ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 3 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ህየንተ ንብፁእ ካርዲናል ቪክቶር

0: ዳንኤል ፈርናንደስን ነሐዋርያው ሎህ ቅድስት መንበር ናብ ሀገራት ዜላንድን ፊጂን ፓላውን ንፌደራላዊ ሕብረት ሀገራት ሚክሮኔስያን ቫኑታን ደሴታት ኮክን ኪርባቲን ደሴታት ማርሻል ሳሞና ሪፐብሊካዊት ሀገረ ናዮር ቶንጋን ሐዋርያው ተወካለ ዞባ ሰላማዊ ውቅያኖስን ዝኾኑ ንብፁዕ ሊቀ ጳጳሳት ጋርቦ ፒንተርን ንሐዋርያው ሎህ ቅድስት መንበር ናብ ሀገረ ኮስታሪካ ንብፁዕ ሊቀ ጳጳሳት ማርክ ጀራርድ ሚለዝን ንናይ ሰበኻ ሳን ሉዊስ ጳጳስ ንብፁዕ አቡነ በርናንዶ ባርባን ለናይ ሰበኻታት ባሪን ቢቴንቶን ሊቀ ጳጳሳት ንብፁዕ አቡነ ጁሴፔ ሳንትሪያኖን ንኣባላት ጉባኤ ካቶሊካውያን ጳጳሳት ስርዓት ላቲን ናይ ዞባ ዓረብን ንተምሃርቲ ዓብዪ ዘርኣ ክህነት ናይ ዞባ ፑልየዘን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 3 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ለድሕርቲ ኣብ ሃገረ ኮሎምብያ ዘጋጠመ ርእደ መሬት ምስ ርእሰ ብሔር እቲ ሃገር ዘካየድዎ ዝርርብ ናይዛ ዓመት እዚ ሓደስቲ ጳጳሳት ንፍሉይ ስልጠና ኣብ ከተማ ሮማ ዘካየድዎ ዘለዉ ዓውደ መጽናዕትታት ኣብ ሃገረ ቫቲካን ዝካየድ ዘሎ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዝምልከት ዓውደ መጽናዕቲ ብፁእ ካርዲናል ወለት ካብታ ብፆታዊ ዓመፅ ዝኸሰሰቶም ሰበይቲ ናጻ ኸም ዝወፁ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 3 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ከቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኢና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ርእሰ ብሔር ሃገረ ኮሎምብያ ብናይ ስልኪ መስመር ተዘራሪቦም ደድሕርቲ ኣብ ቀረባ እዋን ዘጋጠመ ምንቅጥቃጥ ምድሪ ዘለዎም ደገፍን ቅርበትን እውን ገሊፆም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ረቡዕ ዕለት 2 መስከረም ድሕሪ ቀትሪ ምስ ርእሰ ብሔር ሪፐብሊካዊት ሃገረ ኮሎምብያ ኣቤላርዶ ደላ ኤስፕሪየላ ብቴሌፎን ተዘራሪቦም ክብል ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣብ ዘውፅኦ መግለጺ ሓቢሩ። ኣብቲ ዘካየድዎ ዝርርብ ርእሰ ሊቃነ ጳጳሳት ንዅሎም እቶም ብዕለት 10 ነሓሰ ኣብ ኮሎምብያ ብዘጋጠመ ብርቱዕ ምንቅጥቃጥ ምድሪ ዝተጐድኡ ወገናት ዘለዎም ጥቡቕ ቅርበት ገሊፆም ንስድራ ቤታት እቶም ዝሞቱን ነቶም ዝቖሰሉን ከምኡውን ነቶም ኣብ ኣገልግሎት ህጹፅ ረድኤት እተሳተፉ ናይ ህይወት ኣድሕን ሰራሕተይናታት ግብረ ሰናይ ዘለዎም ፍሉይ ደገፍ እውን ገሊፆም። እቲ ኣብ መንጎ ርእሰ ሊቃነ ጳጳሳትን ርእሰ ብሔር እቲ ሃገርን ዝተኻየደ ዝርርብ ብዛዕባ ኩነታት ሃገረ ኮሎምብያን ብዛዕባ እቲ ብምንቅጥቃጥ ምድሪ ዝያዳ እተጐድአ ዞባታትን እውን ዘጠቓልል እዩ ዝነበረ። እቲ 7.4 ሬክተር ዝዓቐኑ ርእደ መሬት ኣብ ጥቓ ከተማ ሳን ሆሴ ደል ፓልማር ኣብ ምዕራባዊ ኮሎምብያ ኣብ እትርከብ ክፍሊ ዞባ ቾኮዩ ኣጋጢሙ። ኣብ ሰፊሕ ክፍልታት እቲ ሃገር ድማ ሳዕቤኑ ተሰሚዑ እዩ። ብፍላይ ከኣ ኣብ ክፍልታት ቾኮ፣ ቫል ደል ካውካ፣ ሪሳራልዳ፣ ካልዳስ ከምኡውን ኩንድዮ ዓብዪ ጉድኣት ኣውሪዱ ይርከብ። ከተማታት ካሊም ፕሬራን ካብተን ብፍሉይ እተጐድኣ ከተማታት እየን ዝነበራ። ብመሰረት እቲ ብዕለት 28 ነሓሰ ብውጥን ምዕባለ ውድብ ሕቡራት ሃገራት ዝወፀ ገምጋም ከም ዘመልክቶ ኣብቲ ግዜ እቲ ቁፅሪ ናይቶም ህይወቶም ዝሰኣኑ ሰባት ኣስታት 331 ከም ዝበጽሐ 4449 ሰባት ከኣ ከም ዝቖሰሉ ልዕሊ 143 ሰባት ድማ ሃለዋቶም ከም ዘይተረኽበዩ ዝንገር ዘሎ። ልዕሊ 406,000 ሰባት ከም እተጐድኡ ልዕሊ 225 ህንጻታት ድማ ከም ዝዓነወ ተገሊጹ ኣሎ። እቲ ምንቅጥቃጥ ምድሪ ዓብዪ ናይ ህይወት ኣድሕን ምንቅስቓሳትን ናይ ሰብኣዊ ረድኤት ስርሒታትን ኣለዓዒሉ ብምህላዉ ሰበስልጣን እቲ ሃገርን ትካላት ሰብኣዊ ረድኤትን እንተላይ መርበብ ካሪታስ ነቶም እተጐድኡ ማሕበረሰባት ንምሕጋዝን ነቲ ኣባባይትን ህዝባዊ ህንጻታትን ዝወረደ ሰፊሕ ጉድኣት ንምግምጋም ቀጻሊ ምንቅስቓሳት የካይዱ ኣለዉ። ካብ 5 ኣህጉራት ዝመጹ ኣስታት 147 ሓደስቲ ጳጳሳት ኣብ ሃገረ ቫቲካን ብዛዕባ ተልእኾ ወንጌላውነትን ጉስነታዊ ኣገልግሎትን ዕቑባ ናይ ምሃብ ተልእኾን ስርዓተ ሊጡርግያን ከምኡውን ምሕደራ ቤተ ክርስቲያን ኣብ ዝምልከቱ ኣርእስትታት ኣብ ዝካየድ ዘሎ ስልጠና ይሳተፉ ኣለዉ። بزي خمز دما مصر سليقان باباسات ليون مبل عصر تربعات بزكاية دركب كزازمو يوم زوم حدست باباسات ابتي كاب علت كلتة كساب علت عصر تمسكرم اب كتمارو ما زكاية زلو عمتاوي ناي حدست باباسات ناي سنة معبيا سلطناتات يساتفو لو اتي بناي قدست منبر بزعبا قدايات سبكتو انجيل زحالي لعلواي بيت صحفات التودب سلطنا نزوم حدستي تقبو باباسات نسنا معبيا سألوت زتن حوناتن أقات عمي زخفت اللوميو نقال كابتي أبز زمن الزين بيت خريستيان زقات ما زلو كند بدهوتات دما ززتي يلو أقات عمي كخونيو أبز عمت الزي بدمر 140 شوعاتن باباسات أبتي سلطنا يساتفو اللو كابزي آتوم 90 شمونتن باباسات أبتي بناي قدست منبر بزعبا قدايات باباسات زحالي العلواي بيت صحفات التدالوة سلطناون يكافلو لو إز سلطنا زدما أب كريستوس تطابق تقروم سبعونت أب اوانات لوطي بزبل عرستي زكايد زلو خوينو 40 شعاتن باباسات كابزي آتوم دما أبتي بناي قدست منبر بزعبا قدايات سبكتو وانجيل زحالي العلواي بيت صحفات كفلي فالماي سبكتو وانجيل زتسنا دو سلطنا يساتفو لو الزكال اي سلطنا دما ابتي حبرت اب بيت خريستيان اب زبل ارستي يكايد زلويو الزمر حاق برزي اب ابيسكوبوساوي اقل قلوت باباسات سرعات اللي ترقيا تلوخو سبكتا وانجيل بهلا ولوتي اقل قلوت عقبان اتحاحزا قدايات قدايات عمتن محدرا بيت خريستيان حق قننا ام منغو هايمانو تاتزق برزتن بزعبا حدست هايمانو تاو من كسقاساتن سنة معبيا كهناتن كمون بيتا كهنات زقات موم زلو بدهوتاتن أبزم الكتو عرستات زكايد زلو سلطانايو اتي بزعبا قدايات باباسات زحالي العلواي بيت صحفات قدست منبر بتتمال علت كلتا مسكرم ببتسو كاردينال أرتور روتشه هي انتناي تبزعبا قدايات سرعتا أملخون مستيراتن زحالي العلواي بيت صحفات قدست منبر بزكا فلو مدرة تخفيتو لو مدما بصو كاردينال كلاوديو جوجيروتي هي انتناي تبزعبا قدايات مبراقاويان ابيات خريستيان زحالي لعلواي بيت صحفات زقربو بزعبا ايبيسكوبوساوي اقل قلوت زملكات استمهرو كاتسيلو وعيلو بصو ليكا باباسات فيتوريو فيولا وانا صحافي ناي تبزعبا قدايات سرعات املخون مستيراتن زحالي لعلواي بيت صحفات قدست منبر دما بزعبا سرعات ليتورجيا زتكوري ار اس تي اكافلوهم الات اربعة مسكرم ابو منبر قبائي كاتوليكاويان باباسات هاجر اسبانيا بزوليك باباسات لويس خافير ارغولو غارسيا بزعبا قسنتاو تلوخو اب صدرا بيتاتن حبرة سبن اب زمل كتار استي كستم هرواميو بزوليك باباسات تيباولت فيرني ابو منبر كوميشن عقبا قلعون تحت عدم حساناتن بزعبا معقابن مكلخالن اتحاحزا قدايات ناي قدايات عمسن زمل كتار استم هرو ككافلواميو بزو كاردينال بيترو بارولين وانا صحافي قدست منبر دما بوغنوم بزعباتي قدست منبر اب عالم لخاوي مدرخات زلو واقدن نسلام تقبرو زلا اقل قلوتن بمستنتان استمهرو ككافل وميوم بعلت حموش تمسكرم بزو كاردينال هوسي تولونتينو دومندوسا ينتنايت بزعبا قدايات بحلن تمرتن زحالي لعلواي بيت صحفات قدست منبر بزعبا لوطي زمناو بحلي كستمهرو وميوم بصو كاردينال أنجلو دي دوناتيس حلقة باباساو بيت نوزازي دما أبوشتي مدرخات نايز بيت صحفات بزملكات مدرة كقرب لوميوم نتو مابتي بزعبا قدايا سبكتا وانجيل زحالي العلواي بيت صحفات قدست منبر بحضر التوهاب الزوباتات نخاقل قلو التسيمو حدست باباسات زكاية دزلو سنمع بياوي سلطانا باباساو كوليج تلوخو سبكتا وانجيل قدس بيتروس هواريايو زكاية دزلو زمدب سلطنا حدست باباسات دما لومع لسلست مسكرم نتو مابتو زوباتات نناي قدست منبر بزعبا قدايا سبكتا وانجيل زحالي لعلواي بيت صحفات التوفية زوباتات حدش سبكتا وانجيل زقل قلو زلو باباسات بوقعي تخفيتو لو بصو كاردينال لويس أنتونيو تاغلن بصو ليكا باباسات فورتوناتوس نواتشو كون دما مدرتاتهم ككافل وميهم أباو دما قبيلة ونتن مكففالات عليتا ونتن كموون زوباون أكبابياون أبزملكتو قدايات بزعباتي قواسوت نفسات نكهناتن سبو فوهيوتن بزعبا قطباو محدران محبرات مؤمنانن أبزملكتو عرستتات زغير ربسلطاناتات كساتة فويوم علت أربعة مسكرم بصو كاردينال جورج جاكوف كواكا هي انتنايت بزعبا قدايات أب منغو هايمانو تات زغبرزة زحل العلواي بيت صحفات كستم هرواميوم ብፁዕ ሊቀ ጳጳሳት አሬልዮ ጋርሲያ ማስያስ ከኣብ ወገኖም ኣብ ዞባታት ፋልማይ ስብከተ ወንጌል ዘተኰረ ብዛዕባ ቀጻልነትን ምሕዳስን ስርዓተ ሊጡርግያ ከስተምህሩ እዮም። ብፁዕ ካርዲናል ኩርት ኮኽ ህየንተ ናይቲ ብዛዕባ ጉዳያት ክርስትያናዊ ሓድነት ዝሓሊ ላዕለዋይ ቤት ጽሕፈት ድማ ብዛዕባ መናፍቓንን ሓደስቲ ሃይማኖታዊ ምንቅስቓሳትን ዘተኰረ ኣስተምህሮ ከካፍልዎም እዮም። ኣብቲ ኣብ ዕለት 5 መስከረም ዝካየድ መደባት ድማ ናብ ሕጋዊ ስፍሓት ኤጲስቆጶሳዊ ምሕደራን እንተላይ ብዛዕባ መሓውራት ሰበኻዊ ትሕተ ቕርጽን ብዛዕባ መንፈሳውያን ኣብያተ ፍርድን ምስ ኣተሓሕዛ ፍርዳዊ ጉዳያት ብዝምልከት ምስ ዓበይቲ ጉዳያት ገበናት ተተሓሓዘ ብዝምልከት ዝቐርብ ስልጠና ክካፈሉ እዮም። ኣብዛ መዓልቲ እዚኣ ብዛዕባ ጉስነታዊ ኣሰንዮትን ስነ መዕበያዊ ክንክን ህዝቢ ኣምላኽን ዝገልጽ ኣስተምህሮታት ዘጠቓለለ መደባት እውን ክቐርብ እዩ። ሰንበት ዕለ 6 መስከረም ናይ ዕረፍቲ መዓልቲ ክትከውን እያ። ተሳተፍቲ ድማ ኣብ ዓመተ ኢዮቤል መበል 800 ዓመት ዕረፍቲ ቅዱስ ፍራንቸስኮ ዘኣሲዚ ንምስታፍ ናብ ከተማ ኣሲዚ ንግደት ከካይዱ እዮም። እዚ መደባት ድማ ብዕለ 7 መስከረም ኣብ ጳጳሳዊ መንበረ ጥበብ ኡርባንያና ንተሳተፍቲ ክልቲኡ ስልጠናታት ዘሳትፍ ሓበራዊ መደብ ክካየድ እዩ። ብፁዕ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዛዕባ እታ ሓዳስ ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዓዋዲት መልእኽቲ ግሩም ሰብኣውነት ዝምልከት ኣስተምህሮ ከካፍልዎም እዮም። ጠቕላሊ ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ብፁዕ ካርዲናል ማርዮ ግሬችን ሊቀ ጳጳሳት ሰበኻ ቱሪን ዝኾኑ ብፁዕ ካርዲናል ሮቤርቶ ሪፓልን ድማ ብዛዕባ ሲኖዳዊ ስና ቅላስያ ዝምልከት ኣስተምህሮታት ከቕርቡሎም እዮም። ኣብ ዕለ 8 መስከረም ኣብ ክብረ በዓል ልደታ ለማርያም እዞም ተሳተፍቲ ሓደስቲ ጳጳሳት ኣብ ባዚሊካ ቅድስተ ማርያም ዓብዪ ተረኺቦም ኣብቲ ብብፁዕ ካርዲናል ባልዳሳር ራይና ጠቕላላ ዓቃቤ መንበር ሰበኻ ሮማ ዝምራሕ መስዋዕተ ቅዳሴ ክሳተፉ እዮም። እቲ መደባት ስልጠና ድማ ኣብ መንበረ ጥበብ ኡርባንያና ብዛዕባ ስነ መዕበያ ካህናትን ልኡካነ ወንጌልን ኣብ መንጎ ኣከባብያውያን ኣብያተ ክርስትያንን ቅድስቲ መንበር ዝግበር ርክባት ብዝምልከት ብዝቐርብ ኣስተምህሮታት ክቕጽል እዩ። ብዕለ 9 መስከረም ኣብ ጳጳሳዊ መንበረ ጥበብ ግሪጎርያን ዘገልግሉ ክቡር የኔታ ፒተር ቢር ብዛዕባ ኣብ ውሽጢ ቤተ ክህነት ዘሎ ቅልውላዋትን ምቁፅጻራቱን ከስተምህሩ እዮም። ክቡር ኣባ ሃንስ ዞልነር ከዓ ኣብ ተሓታትነት ኣብያተ ክርስትያን ብዛዕባ ቈልዑን ትሕቲ ዕድመ ህፃናትን ተኣፈፍቲ ወገናትን ዘተኰረ ኣስተምህሮ ከካፍልዎም እዮም። ድሕሪ ቐትሪ ኣብ ዝካየዳ ወደ መጽናዕቲ ድማ ተሳተፍቲ ኣብ ጉጅለታት ቋንቋታት ተኸፋፊሎም ናይ ዘተ መደባት ከካይዱ እዮም። እቲ መደብ ስልጠና ብዕለት 10 መስከረም ብመስዋዕተ ቅዳሴን ናብ ቅርያት ሐዋርያ ጴጥሮስ ኣብ ባዚሊካ ቅዱስ ጴጥሮስ ዝካየድ ንግደት ብብፁዕ ካርዲናል ማውሮ ጋምቤቲ ሊቀ ጳጳሳት ናይቲ ባዚሊካ ኣብ ዝምራሕ ብምስታፍ መደባቶም ክዛዝሙ እዮም። ከም መጠቓለሊ ናይቲ መርሃ ግብሪ ድማ ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዘካየድዎ ምርኻብ ክዛዘም እዩ። እዚ ድማ ኣብዘን መዓልትታት ንኤጲስቆጶሳዊ ኣገልግሎታት ንምስንዳው ዘመልክት ኣርእስትታት ስነ መዕበያን ጸሎትን ሕውነትን ዘጣመረ ፍሉይ ኣጋጣሚ ክኸውን እዩ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሃገረ ቫቲካን ቴክኖሎጂ ንስነ ጥበብን ባህልን ኣእምሮ ወዲ ሰብን ብኸመይ ከም ዝቕይሮ ዝገልጽ ዓውደ መጽናዕቲ ከተዳሉ ኸላ ኣዳለውቲ ናይቲ መደብ ነቲ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ዝህቦ ናይ ፈጠራታት ተኽእሎ ብምጥቃስ ጥንቃቐ ከም ዘድሊ የስተንትኑ። ዲሚትሪ ቮልኮቭ ከም ዝገለጾ ሰብ ዝሰርሖ ኣስተውዕሎት ልክዕ ከም ማኪና እዩ። ፍሉይ ፍጥነት ንኽህልወና የኽእለና። እንተኾነ ግን ጽብቕቲ ማኪና ብፍላይ ከዓ ናይ ቅድድም ማኪና ከነማዕብል ከለና ምስ መንደቕ ምእንቲ ከይንጋጮ ኣዝዩ ውጽኢታውን ዘተኣማምንን ልጓም ምፍጣር ጥንቃቐ ክንገብር ኣሎና ክብል የመልክት። ፈላስፋን ነጋዳይ ቴክኖሎጂን ዝኾነ መስራቲ ኣህጉራዊ ማእከል መጽናዕትታት ሕልና ነዚ ምሳሌ እዚ ተጠቂሙ ነቲ ንግዜና ዝቕይር ዘሎ ቴክኖሎጂ ዝህቦ ተኽእሎታት ኣሕጽር ኣቢሉ ንምግላጽ ይፍትን። እቲ ሳልሳይ ዓመታዊ ዓውደ መጽናዕቲ ናይ ኣህጉራዊ ማእከል መጽናዕትታት ሕልና ነዛ ኣርእስቲ እዚ ድማ ብዕምቆት ይምርምር። ነቲ ሰብ ዝሰርሖ ኣስተውዕሎት ኣብ ደቂ ሰባት ዘለዎ ጽልዋ ንምምርማር ድማ ኣድላይ ዝኾነን ሓደ ሓደ ግዜ ድማ ንዘልዕሎ ዘይምችዕ ሕቶታት ክሓትት ይርከብ ኣሎ። እቲ ናይ ኣህጉራዊ ዓውደ መጽናዕቲ ኣኼባ ፈጠራ ኣእምሮን ማሽናትን ዝሓለፈ ሰሉስ ኣብ መንበረ ጥበብ ሮማ ትሬ ተጀሚሩ ይርከብ። ትማሊ ዕለት 2 መስከረም ድማ ኣብ ሃገረ ቫቲካን ኣብ ዝርከብ ህንፃ ካሲና ፒዮ ራብዓይ ቀጺሉ ውዒሉ። ሎሚ ሓሙስ ድማ ፈለማ ኣብ ጳጳሳዊ መንበረ ጥበብ ግሪጎርያን ከምኡ ውን ኣብ መወዳእታ ኣብ ኣዳራሽ ቤተ መዘክር ካፒቶሊን ፕሮቶሞቴካን ብዝካየድ መደባት ክዛዘም እዩ። እቲ ዋዕላ ፈላስፋታትን ተመራመርቲ ስነ ኣእምሮን ምርኡያት ኣህጉራውያን ሰባትን ኣብ ሰብ ዝሰርሖ ኣስተውዕሎት ዝምልከት ኣርእስትታት ብምዝታይ ብሓቂ ሰብ ዝሰርሖ ኣስተውዕሎት ፈጠራዊ ክኸውን ዝኽእል እንተኮይኑ ኣብ ምምያጥ ይርከቡኣለዉ። ቮልካቭ ከም ዝገለጾ ኣብዚ እዋን እዚ ሓደ ነገር ርጉፅ እዩ፣ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ዝያዳ መሓዝቲ ንክኾኑ ክሕግዞም ይኽእል እዩ፣ ንሰብኣዊ ፈጠራ ዘነቓቕሕ ከም ምዃኑ እውን ይመስለኒ በሉ። ይኹን እምበር ክንፈልጦ ዘለና ብዙሕ ጉዳያት ከም ዘሎ ግን ፍሉጥ እዩ በለ። ስለዚ ንቑሓት ንምዃንን ብዘይ ሓደጋታት ንምትራፍን ልጓም ምምዕባልን ኣድላይ እዩ ክብል እውን ኣመልከተ። ፔትሮ ፐርኮንቲ ዝስሙ ፍላስፋን ተሓባባሪ መስራትን ኣህጉራዊ ማዕከል መጽናዕትታት ሕልና ኣብ ዘካፈሉ ሓሳባት ድማ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ምዝራብ ዘይርትዓዊ ኣይኮነን ክብል የመላኽት። ብባህሪኡ ነዊሕን ተኸታታልን ዝኾነ መጠንቀቕታታት ክውሰድ ኣለዎ፣ ኣዚና ጥንቁቓት ክንከውን ኣለና ድማ በለ። እቲ ብማሽናት ዝዳሎ ዘሎ ዓይነት ፈጠራታት ከምቲ ንሕና እንርእዮ ዓይነት ፈጠራ ኣይኮነን። ከምቲ ብምዕራባውያን እንርድኦ ናይ ውልቀ ሰብ ስነ ጥበባዊ ብልሓት ዘይኮነስ ከም ሓደ ዓይነት ሓባራዊ ጻዕሪ ጌርካ ክረአ ዝከኣል እተፈልየ ዓይነት ፈጠራ እዩ። ቮልካቭ ኣብቲ ዘካፈሎ ሓሳባት ንብዙሕ ዓመታት ምፍራይ ቪድዮታት ፊልም ወይ ካርቱን ምፍጣር ሒደት ሰባት ጥራይ ክገብርዎ ዝኽእሉ ነገር እዩ ዝነበረ በለ። እወ ኣብ ኮምፒውተር ብኸመይ ምስልታት ከም እትስእልን ብኸመይ ከም እተንቀሳቐሶምን ብዙሕ ስልጠናታት ዝሓተት እኳ እንተኾነ ሰብ ዝሰርሖ ኣስተውዕሎት ግና ብኣሽሓት ንዝቝጸሩ ሰባት ናይ ገዛ ርእሶም ፊልምታት ወይ ካርቱናት ክሰርሑን ብሓጺሩ ሓሳባቶም ክገልጹን ኣኽኢልዎም ኣሎ። ይኹን እምበር እቲ ፍላስፋ ከም ዝገለጾ ሓደ ካብቲ ንሱ ናይ ፈጠራ ነትጉ ክብል ዝጸውዖ ጉዳይ ድማ ዓሚቕን ከቢድን ሓሶት ምፍራይ ምዃኑ የጠንቅቕ። ሰብ ዝሰርሖ ኣስተውዕሎት ብተወሳኺ ነቶም ተጠቀምቲ ዝሐጕሶምን ዕጋበት ዝፈጥረሎምን እዩ። እዚ ዝንባለ እዚ ኸኣ ዓጢናዊ ወይ ናይ ውዳሴ ከንቱ ባህርያት ተባሂሉ ተገሊጹሎ። ቮልካቭ ኣስዒቡ ሓደሓደ ግዜ ንሓደ ሰብ ብናርሲዝማዊ ዝኾነ ብእኹል መሰረት ዘይብሉ ሓሳባት ዓስቢ ከም ዝረክብ እዩ ዝገብር። ኣብዚ ሓደ ክንርድኦ ዘለና ኣገዳሲ ባህሪ እዩ ድማ በለ። ኣብዚ እዋን እዚ ዘለዉ ሓደስቲ ሞዴላት ዝያዳ ብርእሶም ዝመሓደሩን ብርእሶም ዘመንጭውን ኮይኖም እዮም ዝቐርቡ ዘለዉ። እዚ ባህሪ እዚ ኸኣ እዩ እቲ ብጣዕሚ ኣስጋኢ ኮይኑ ዝርከብ ዘሎ። ኣብዚ እዋን እዚ ሰብ ዝሰርሖ ኣስተውዕሎት ንቕሓት ሕልና ኣለዎ ዶ ወይ ከኣ ንቑሕ ክኸውን ይኽእል ድዩ ዝብል ሕቶ ቅኑዕ እዩ። ኣቕዋም ቮልካቭ ኣዝዩ ተፈልየ እዩ። ኣብ ፍልስፍና ንሕልና ንምግላጽ ፍሉይ ቴክኒካዊ ስያሜ ኣሎና፣ ኮልያ ኢልና ኢና ንጽውዖ። እዛ ኮልያ ትብል ድርብ ናይ ቋንቋ ላቲን ቃል ኮይና ንባህርያዊ መዳያት ናይ ሕልናዊ ተመክሮታት እያ እተመልክት። ምስ ፍሉይ ስምዒት፣ ባህላዊ ስምዒት ኣብ ህልው ህሞት እትምከሮ ኩነታት እንክኸውን፣ ንኣብነት ቀይሕ ሕብሪ ምርኣይ፣ ቀይሕ ነገር ክርኢ እንከለኹ ቀይሕ ሕብሪ ከም ዝረኣኹ ኮይኑ እዩ ዝስምዓኒ፣ ቀይሕ ሕብሪ ርኢ ከም ዘለኹ እውን ኣኣምን እየ። እዚ ሓደ ካብቲ ቀሊልን መሰረታውን ዓይነት ኮልያ እዩ። እቲ ፍላስፋ ኣስዒቡ መግለጺኡ ብምቕጻል ከምዚ ዝስዕብ ብምባል ኣብ ውልቃዊ መደምደምታ ይበጽሕ። እቲ መጽናዕትታት ገና ኣብ መጀመርታ ደረጃ ከም ዘሎ ኮይኑ ይስምዓኒ። ብሓፈሻ ግን ደቂ ሰብ ሜካኒካዊ ስርዓት ምዃኖምን ኣብ ኮምፒውተራት እውን ተመሳሳሊ ፍጻሜታት ከም እንርእን ኣኣምን እየ። ስለዚ ኣብ ገለ እዋን ንቕሓት ሰብ ዝሰርሖ ኣስተውዕሎት ክንርእዮ ንኽእል ኢና፣ ብኸመይ ከም እንቈጻጸሮ ድማ ክንመሃር ኣሎና። ፐርኮንቲ ከም ዝገለጾ ድማ እቲ ኣብ ሃገረ ቫቲካን ዝካየድ ዘሎ ዓውደ መጽናዕቲ ሓደ ፍሉይ ሃረርታ ኣለዎ። ኣብ መንጎ ደቂ ሰባትን ሰብ ዝሰርሖ መተግበሪታትን ዘሎ ርክብ ማለት ዕርክነት፣ ሓገዝ ዘጠቓልል ርክባት ከምኡ ውን ፍቕራዊ ርክባት ኣብ ኣእምሮኻ ንምሕሳብ ዝከኣል እንተኾይኑ ወይ እንተዘይኮይኑ ንምርዳእ ምጽዓር እዩ ክብል እውን የመላኽት። እቶም ኣብ ሃገረ ቫቲካን ተጋቢኦም ዘለዉ ሊቃውንቲ እዚ ርክባት እዚ ክሳብ ክንደይ ፍረ ዘለዎ ክኸውን ከም ዝኽእልን ክሳብ ክንደይ ከገድሰና ከም ዘለዎን ይሓቱለዉ ኣብዚ ዘካይድዎ ዘለዉ ዘተታት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቲ ኣብ ኣእምሮኦም የስተንትንዎ ድማ ኣለዉ እዚ ዓዋዲ መልእኽቲ እዚ ከም ዝገልጾ ማለት ወዲ ሰብ ማእከል ክኸውን ኣለዎ ዝብል ሓሳብ ሃይማኖታዊ ብቕዓት ጥራይ ኣይኮነን ሰብኣዊ ብቕዓት እውን እዩ ዘመልክት ፐርኮንቲ ከም ዝገለጾ ብልክዕ በቲ ቐንዲ ነጥቢ ናይዚ ዓዋዲ መልእኽቲ ቅዱስነቶም ንደቂ ሰብ ቈላሕታ ምግባር ደቂ ሰባት ልዕሊ ዅሉ ኣገደስቲ ክንዲ ዝኾኑ እዮም ክብል የመላኽት ዓለምና ናይ ኤሌክትሮኒካዊ ርክባት ዓለም ኮይና ስለ ዘላ ኣብዚ ንዓበየ ዝኸይድ ዘሎ ዓውለማነት ነዚ ንማእከላውነት ሰብኣዊ ኣካል ዘስዕበሉ ዘሎ ሻቕሎት ኣብ ግምት ከነእትዎ እንኽእል ብኸመይና ክብል እውን ይሓትት ብመሰረት እቲ ፍላስፋ ዘካፈሎ ሓሳባት ሰባት ብዛዕባ እቲ ምስ ሰብ ዝሰርሑ ኣስተውዕሎት ዘለዎም ርክባት ክመሃሩ ኣለዎም እዚ ኸዓ ብመሰረቱ ህዝባዊ መስርሕ ትምህርቲ ምፍጣር ማለት እዩ ይብል
1: ኣብ ካናዳ ዝርከብ ላዕለዋይ ቤት ፍርዲ ኩቤክ ካርዲናል ማርክ ኡለት ምስቲ ኣንጻር ርእሰ ሰበኻ ኩቤክ ዝቐረበ ናይ ሓባር ክስ ተተሓሒዙ ብጌጋ ብጾታዊ ዓመፅ ተኸሲሶም ከም ዝነበረ ብምውሳን $100,000 ናይ ጉድኣት ካሕሳ ክኽፈሎም ፈሪዱ ኣሎ ንሶም ድማ ነዚ ገንዘብ እዚ ጾታዊ ዓመፅ ደቀባት ንምክልኻል ንዝሰርሑ ትካላት ክልግስዎ እዮም ብዛዕባ ጳጳሳት ናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስ መንበር ህየንተ ዝነበሩ ካናዳዊ ካርዲናል ማርክ ውለት ኣንጻርታ ምስቲ ኣንጻር ርእሰ ሰበኻ ኩቤክ ዝቐረበ ናይ ሓባር ክሲ ተተሓሒዙ ብጾታዊ ዓመፅ ብሓሶት ዝኸሰሰቶም ፓሜላ ግሮሎ ዝነበሮም ናይ ፍርድ ቃልሲ ተዓዊቶም ንገዛ ርእሶም ከም ግዳይ ስም ምጽላምን ጸርፍን ከም ዝኾኑ ዝገለጹ ካርዲናል ክብረቶም ስለ ዝተደፍረ $100,000 ካሕሳ ክኽፈሎም እዩ እዚ ውሳነ እዚ ብላዕለዋይ ቤት ፍርዲ ኩቤክ ዝተመሓላለፈ ኮይኑ ብዕለት 31 ነሓሰ እዩ ተሓቲሙ እቲ ቤት ፍርዲ ቶም ካርዲናል ድሕሪ እቲ ኣብ ወርሒ ነሓሰ 2022 ዝወፀ ናይ ጾታዊ ዓመፅ ክሲ ስሞም ንምክልኻል ኣብ ዝመስረትዎ ናይ ስም ምጽላም ክሲ ንዖም ደጊፉ ፍርዱ ሂቡ ኣሎ ዳኛ ማርቲን ካውስቶዋይን እቲ ክስታት መሰረት ዘይብሉ ምዃኑ ብምድምዳም ግሮሎ ነቲ እቶም ካርዲናል ዝሓተትዎ ምሉእ መጠን ገንዘብ ክትከፍል ኣዚዙ ካርዲናል ውለት ድሕሪ እቲ ውሳነ ኣብ ዘውፅእዎ ጋዜጣዊ መግለጺ ነቲ ገንዘብ ኣብ ካናዳ ንዘጋጠመ ጾታዊ ዓመፅ ደቀባት ንምቅላስ ንዝሰርሑ ትካላት ከም ዝህብዎ ገሊጾም ካርዲናል ውለት ኣብ መግለጺኦም እቲ ናይ ሃገረይ ሲቪላዊ ናይ ፍርዲ ስርዓት እቲ ኣንጻረይ ዝቐረበ ናይ ጾታዊ ዓመፅ ክስታት ሓሶት ምዃኑን ብጥንቃቐ ዘይብሉ ሕሱም ጽልኢ ዝተፈጥረ ምዃኑን ብምፍላጡ ከምኡ ውን እቲ ዝምልከቶ ኣካል ነቲ ኣብ መላእ ዓለም ዝተዘርግሐ ኣነዋርስን ምጽላም ተሓታቲ ብምዃኑ ምስጋንኦም ገሊጾም ካርዲናል ውለት ንጠበቓታትን ነቲ ቤት ፍርዲ ሓቅታት ንምምርማርን ሓቂ ንኽዕወት ንዝሓገዙን ንዝመስከሩን ብዙሓት ሰባትን ኣመስጊኖም ካርዲናል ውለት ብተወሳኺ ኣብ ውሽጢ ቤተ ክርስትያንን ሕብረተሰብን ኣንጻር ኩሉ ዓይነት ዓመፅ ብፍላይ ድማ ጾታዊ ዓመፅ ዝግበር ቃልሲ ንምቕጻል ዘለዎም ውልቃዊ መብጽዓ ደጊሞም ኣረጋጊጾም ብዘይካ እዚ ነቶም መርትዖ ዝቐረበሎም ግዳያት ፍትሒ ኣብ ምርካብ ንዝገብርዎ ጻዕሪ ብዘይገለ ስክፍታ ከም ዝድግፉ ገሊጾም እቲ ጉዳይ ካብ ወርሒ ነሓሰ 2022 ጀሚሩ ዝጸንሐ ኮይኑ ስምቶም ካርዲናል ምስቲ ኣንጻር ካቶሊካዊት ቤተ ክርስትያን ኩቤክ ብዛዕባን ዓሰርተታት ዓመታት ዝተፈጸመ ጾታዊ ዓመፅ ዝቐረበ ናይ ሓባር ክሲ ተተሓሒዙ ኣብ ዝተጠቕሰሉ እዋን እዩ ናይ ቀደም ተሓጋጋዚት ጉስነታዊ ኣገልግሎት ዝነበረት ፓሜላ ግሎሮ እቶም ካርዲናል ካብ 2008 ክሳብ 2010 ኣብ ዝነበረ እዋን ዓመፅ ከም ዝፈጸሙ ከሰሰት ንሳ ብዘይ ፍቓዳ ዝተገብረ ናይ ኣካል ምትንኻፍ ከም ዘጋጠማን እዚ ድማ ጸኒሑ ከም ጾታዊ ዓመፅ ተገሊጹ ካርዲናል ውለት ካብ መጀመርታት ሒዞም ነቲ ክስታት ብቐጻሊ ክነጽግዎ ጸኒሖም ዘይግቡእ መርአያታት ከም ዘይገበሩ ብጽኑዕ ብምኽሓድ እቲ ንክስታት ዝተዋህበ ትርጉምን ዝተዘርገየ ሓበሬታን ስም ዘጸልም ምዃኑ ገሊጾም ከምኡ ውን ሓቂ ንኽግለጽን ንጽሕንኦም ንኽረጋገጽን ኣብ ዝግበር ዝኾነ ይኹን ስቪላዊ ምርመራ ብንጥፈት ከም ዝሳተፉ ገሊጾም ነይሮም ኣብ ታሕሳስ ናይቲ ዓመት ድማ ክብሮምን ስሞምን ንምምላስ ኣብ ልዕሊ እታ ዝኸሰሰቶም ሰበይቲ ሕጋዊ ስጉምቲ ከም ዝወስዱ ኣፍሊጦም ርዕሰ ሊቃነ ጳጳሳት ፍራንቼስኮ እውን ኣብ 2022 ናብቲ ጉዳይ ብምእታው ንናይ መጀመርታ መርመራታት ካብ ማሕበር ኢየሱሳውያን ዝኾኑ ንኣባ ጃክ ሰርቫይስ ብእምነት ሂቦምዎ ነይሮም። ኣብ መወዳእታ እቲ መርመራ ድማ ኣባ ሰርቫይስ ካርዲናል ማርክ ውልት ኣብ ልዕሊ እታ ግዳይ ኮይና ዝተባህለት ሰብ ጾታዊ ዓመፅ ፈጺሞም እዮም ንምባል መርመራ ንምጅማር ዝኾነ መሰረት የለን ክብሉ ገሊጾም። በዚ ምኽንያት ድማ ርእሰ ሊቃነ ጳጳሳት እኹል መርትዖታት ብዘይምህላዎም ኣብ ልዕሊ እቶም ካርዲናል ቆኖናዊ መርመራ ንክኽፈት ፍቓድ ኣይሃቡን። ኣብቲ ናይ ሰኑይ ውሳነ እዚ ድማ ውፅኢት እቲ ኣብ መጋቢት 2026 ኣብ ሞንትሪያል ዝተኸየደ ናይ ፍርዲ መስርሕ እቲ ቤት ፍርዲ ኣብቲ ግሎሮ ዝሃበቶ ጸብጻብ ዘይመጣጠን ሓበሬታታት ከም ዝረኸበን ኣብ ተኣማንነታን ሓቅነታን ሕቶ ከም ዝለዓል ገሊጹ ኣሎ። እቲ ውሳነ ቤት ፍርዲ ከም ዝሕብሮ እቲ ናይ ሓባር ክሲ ኣብቲ ሃይማኖታውያን ትካላት ንስርዓተ ትምህርቲ ዝቈጻጸሩሉ ዝነበሩ እዋን ናይ ጸሊም ታሪኽ ኩቤክ ግዳይ ናይቶም ዓመፅቲ ቈልዑ ዝኾኑ ኣባላት ቤተ ክህነት ብዝኾኑ 7 ህፃናት ተመክሮ ዝተመስረተ እዩ። እቲ ካርዲናል ውለት ዘማርሩሉ ዘለዉ ነውሪ ድማ እዚ እዩ። ማለት ኣብቲ ምስቲ ናይ ሓባር ክሲ ተተሓሒዙ ዝተመስረተ ናይ ፍርዲ መስርሕ ምስቶም ዓመፅቲ ህፃናት ዝኾኑ ሰባት ተደሚሮም ብምጥቃሶም እዩ ክብል እቲ ውሳነ ይገልጽ። ነዚ ናይ ፍርዲ ውሳነ ብዛዕባ ጳጳሳት ናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ህየንተ ዝነበሩን ጠበቓታቶምን ብዓቢ ምስጋና ተቐቢሎምዎ ኣለዉ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 4 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ሌቶንያ ንኤድጋርስ ሪንኬቪችን ንፓትርያርክ ቬኔስያ ኢጣልያ ንብፁ ኣቡነ ፍራንቸስኮ ሞራሊያን ንናይ ሰበኻ እማ ኣምላክ ሞስኮ ልሂቅ ሊቀ ጳጳሳት ንብፁ ኣቡነ ፓውሎ ፔዚን ንቀዋሚ ተዓዛቢ ቅድስቲ መንበር ኣብ ዓለምለኻዊ ውድብ ቱሪዝም ንኽቡር የኔታ ጃን መንደዝን ንናይ ሰበኻ ትሄራን ላቲናዊ ሊቀ ጳጳሳት ንብፁ ካርዲናል ዶሚኒክ ጆሴፍ ማቲውን ንተወከልቲ ኮሌጅ ኦሪኤል ናይ መንበረ ጥበብ ኦክስፎርድን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 4 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኣባላት ጉባኤ ካቶሊካውያን ጳጳሳት ናይ ላቲናዊ ስርዓት ኣብ ዞባታት ዓረብ ዝርከቡ ተቐቢሎም ዝለገሱሎም ቃለ ምዕዳን ደድሕሪ ምስ ርእሰ ሊቃነ ጳጳሳት ምርኻቦም መንእሰያት ናይ ሳልስቡርግ ኦርኬስትራ ኣብ መደብር ራድዮ ቫቲካን ሓደ ሙዚቃዊ ምርኢት ከም ዘቕረቡ ክብርቲ እናቴ ሲሞና ብራምቢላ ህየንተናይቲ ብዛዕባ ጉዳያት ሰብፉይ ህይወትን ማሕበራት ሃዋርያዊ ኣገልግሎትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዛምቦኣንጋ ፊሊፒንስ ዘካፈላዎ መደረ ዓለም ለኻዊ ማሕበር ካሪታስ ደድሕሪ እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምዕልቕላቕ ማይ ብዛዕባ ኩነታት እቲ ሃገርን ኣገልግሎታት እቲ ማሕበርን ዝሃቦ ጸብጻብ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 4 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ጳጳሳት ላቲናዊ ስርዓት ካብ ዞባታት ዓራብ ዝመፁ ኣብ ዝተራኸብሉ ምስ ድኻታት ብምትሕብባር ንግጭትን ምክፍፋልን ክትዋጽሉ እትኽእሉን ብሓባር ክንነብርን ተስፋ ክንገብርን ከም ዝከኣል ክትምስክሩ እምሕፀነኩም ኣለኹ ክብሉ ተላበውዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ምስ ኣባላት ጉባኤ ካቶሊካውያን ጳጳሳት ላቲናዊ ስርዓት ዝኽተሉ ኣብ ዞባ ኣዕራብ ምስ ዝርከቡ ተራኺቦም። ርእሰ ሊቃነ ጳጳሳት ኣብቲ ዘካየድዎ ርክብ እዞም ጳጳሳት ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን መብዛሕትኡ ግዜ ፖለቲካውን ማሕበራውን ሃይማኖታውን ውጥረት ኣብ ዝሃለዎ ቦታታት የገልግላ ብምህላውን ኣብ ሰፊሕን እተፈላለየን ዞባታት ከም ዘገልግሉ ዘለዉ ኣፍልጦ ሃብሉ። እዘን ኣብያተ ክርስቲያን እዚኣተን ምስክርነት ሰማዕትነት ከም ዝፈልጣ ብምግላጽ

0: ሉን ተስፋ ክገብሩን ከም ዝኽእሉ ዘርኢ እዩ ድማ በሉ። ቤተ ክርስቲያን በቲ ኣብ ኣብያተ ክርስቲያንን ኣብያተ ትምህርትን ሆስፒታላትን እተዓዮ ዕዮ ነቶም እተሸገሩ ብምስማዕን ብምቕባልን ብምሕጋዝን ብፍላይ ከኣ ብኣገልግሎት ሰብ ፍይ ህይወትን ማሕበራት ተልእኾ ስብከተ ወንጌልን ነዚ ሓቂ እዚ ጭቡጥ ከም እትገብሮ ገለጹ። ኣብ እዋን ህጹጽ ኩነታት ንተልእኾ ቤተ ክርስቲያን ኣገዳሲ ዝኾነ ነገር ኣይትረስዑ። ንሱ ድማ ስብከተ ወንጌል፣ ጸሎት፣ ምዕዳል ምስጢራትን ክርስትያናዊ ስነ መዕበያን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ንስድራ ቤታትን መንእሰያትን ገለገለ ጸገማትን ምጥርጣራትን ከጋጥሞምን ከሎ ፍሉይ ክንክን ክግበረሎም ከም ዘድልውን ተማሕጸንዎም። መንእሰያት ካብ ስድራ ቤት እምነት ከም ዝቕበሉን ካብቲ ማሕበረሰቦም ክርስትያናዊ ትምህርቲ ከም ዝሰምዑን ዝመሃሩን ከም ዝጥቀሙን እውን ኣዘኻኸሩ። ብተወሳኺ እውን ጳጳሳት ነቶም ካብ ስድራ ቤቶም ርሒቖም ኣብ ጽምዋ ዝነብሩ ዘለዉ ስደተይናታት ብፍላይ ኣብተን ብዙሓት ተመዛበልቲ ዘለወን ሃገራት ወሽመጥ ዓረብ ሃዋርያዊ ጉስነት ክልግሱ ጻውዒት ኣቕረብሎም። ማሕበረሰብኩም ወላ ሓደ ሰብ ከም ጓና ኮይኑ ዘይስምዖ ኣባይቲ ይኹኑ ድማ በሉ። ንኽብረት ነፍሲ ወከፍ ሰብ ተጣበቑ፣ ኣብ ነፍሲ ወከፍ ስደተኛ ድማ ሓው ወይ ሓብቲ ዝብል ኣፍልጦ ሃብሉ። በዚ ኸምዚ ልግሲ ናይ ወንጌላዊ ምስክርነት ቤት ትምህርትን መካነ ሕውነትን ኩኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ወሲኾም ነቶም ጳጳሳት ኣብ መንጎ ተፈላለየ ስርዓታት ዝኽተላ ኣብያተ ክርስቲያን ማእሰር ሕብረት ክህልዉ ተማሕጸንዎም። ምስ እተፈላለየ ክርስቲያናዊ ባህልታት ብሓድነት ክነብሩ ዘለዎም መዝገብ ኢሎም ዝጸውዕዎ ሃብቲ ድማ ክዕቅቡ ተላበውዎም። ወሲኾም ድማ ቅዱስ ኣቦና እቲ ሕብረቶም ምስ ካልኦት ክርስቲያን ምእመናንን ማሕበረሰብ እስልምናን ልባዊ ቅርበት ክህልዎምን ክዕቅብዎን ከም ዘለዎም ተማሕጸንዎም። ዘተ ክብሃል እንከሎ መንነትካ ምኽሓድ ማለት ኣይኮነን፣ የግዳስ ብዘይ ፍርሃት ምርኻብ ምንባር ማለት እዩ በሉ። ውግእን ዘይምትእምማንን ኣብ ዝረኣየሉ ቦታታት ዝኾነ ይኹን ናይ ኣኽብሮትን ምትሕብባርን ተግባራት ናብ ዕርቅን ሰላምን ዝወስድ ስጉምቲ ክኸውን ይኽእል እዩ ክብሉ ድማ ኣመልከቱሎም። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ዞባታት ኣዕራብ ዝርከቡ ጳጳሳት ናይ ላቲናዊ ስርዓት ንክርስቶስ ኣብ ምዕዳል ምስጢራትን ጸሎትን ስብከት ቃል ኣምላኽን ክምስክርዎ ጻውዒት ኣቕረብሎም። ልዕሊ ዅሉ ዓወት ወይ ተፈላጥነት ኣይትድለዩ፣ እኳ ደኣ ተኣማንነት ድለዩ በሉ። ድምፂ ሓቅን ፍትሕን ሰላምን ኩኑ። ሰብ ጸሎትን ምስ ህዝቦም ቅርበት ዘለዎምን ጓሶት ብምዃን ሰብ ኢደ ጥበብ ዕርቅን ናይ ምሕረት መሰኻኽርን ኩኑ ክብሉ እውን ተላበውዎም።
1: ብዛዕባ ውፉይ ህይወትን ማሕበራት ሓዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅድስቲ መንበር ህየንተ ዝኾና ክብርቲ እናቴ ሲሞነ ብራምቢላ ኣብ ዛምቦኦንጋ ሃገረ ፊሊፒንስ ዝተኣከቡ ሰብ ውፉይ ህይወት ኣብቶም ተኣፈፍቲ ወገናት ንኣምላኽ ከለልዩን ኣብዛ ዝቈሰለት ዓለም ናይ ሰላም መሰኻኽር ክኾኑን ዓዲመን። ሰብ ውፉይ ህይወት ኣብዚ ናይ ሎሚ እዋን ዘሎ ተኣፋፍን ዝቈሰለን ጭቡጥ ኩነታት ዓለም ንኣምላኽ ከለልዩ ዝኽእሉ ዕጥቆም ዝፈትሑን ዕጥቂ ዘውርዱን ናይ ሰላም ነቢያት ክኾኑ ጽውዓት እዮም። እዚ መልእኽቲ እዚ ብዛዕባ ውፉይ ህይወትን ማሕበራት ሃዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅድስቲ መንበር ህየንተ ዝኾና ክብርቲ እናቴ ሲሞና ብራምቢላ ነቲ ካልኣይ ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ሃገረ ፊሊፒንስ ንምኽፋት ብቪድዮ ኣብ ዘመሓላለፍዎ መልእኽቲ ዝሰፈረ እዩ። ኣብቲ ካብ ዕለት 1 ክሳብ 5 መስከረም ኣብ ከተማ ዛምቦኣንጋ ኣብ ዝካየድ ዘሎ ናይ 5 መዓልታት ኣኼባ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ናይ ደቂ ኣንስትዮን ደቂ ተባዕትዮን ተሓጋገዝቲ ተልእኾን ተሓባበርትን ዝርከብዎም 233 ምስጉባት ሰባት ይሳተፉ ኣለዉ። እቲ ዋዕላ ውፉያት ሰባት ኣብ ዝቈሰለት ዓለም ትንቢታውያን መሰኻኽር ሰላም ኣብ ትሕቲ ዝብል መርሕ ቃል እዩ ዝካየድ ዘሎ። ክብርቲ እናቴ ብራምቢላ ተሳተፍቲ ብዛዕባቶም መሲሕ ናብ ቤተ መቕደስ ኣብ ዝቐረበሉ እዋን ዘለለይዎ ኣረጋውያን ዝኾኑ ስምዖንን ሃናን ክሓስቡ ዓዲመን። ንሳቶም ሓያላት ወይ ፍሉጣት ኣይነበሩን ዝበላ እናቴ ቢራምቢላ እንታይ ደኣ ትሑታት ጽቕታ ዝፈትዉ ለውሃት ዕጥቆም ዝፈትሑን ዕጥቂ ዘውርዱን ነቢያት እዮም ነይሮም ክብላ ገሊጸን። እቲ ዝነበሮም ቅሩብነት ከኣ ድሕነት ኣብቲ ብርቱዕ ኃይሊ ዘይኮነስ ኣብ ሓደ ተነቃፊ ህፃን ከለልዩ ኣኽኢልዎም እውን ኢለን። ብዛዕባ ስምዖን ክገልጻን ከለዋ ከመይ ጌርካ ከም ዝጽበ ዝፈልጥ ሰብ እዩ ነይሩ ብምባል وفويات سبات ون عبزي قارس مسعت حلو تي كخونون نتي مع

0: አልታዊ ብፍላይ ከዓ ብናሽቱን ተኣፈፍትን ምልክታት ኣቢሉ ዝመጽእ ጐይታ ንቑሓት ክኾኑ ተማሕጺነን ናብሃና ብምጥማት ከዓ ኣበይ እየ ዝነብር ዝብል ሕቶ ኣቕሪበን መልስሃና ንጹር ምዃኑ ክብርት እናቴ ብራምቢላ ገሊጸን ንሱ ከዓ ኣብ ኣምላኽ ዝብል እዩ ሕይወት ጸሎትን ጾምን ሃና ካብቲ ናብ ኣምላኽ ዘየምርሕ ኩሉ ነገር ናጻ ናይ ምዃን መንገዲ የመልክት ጾም ካብቲ ፍቕሪ ሰላም ወይ ናይ ኣምላኽ ዘይኮነ ኩሉ ነገር ናይ ምኽሓት ተግባር ክኸውን ከም ዝኽእል ገሊጸን ኣብ መንበር ጉባኤ ላዕለዎት ኣሕሉቕ ሰቡፍ ውህወት ኣባሊኖ ግሬጎርዮ ኣብቲ ጉባኤ ኣብ ዘቕርብዎ ጸብጻብ እዛ ኣኼባ እዚ ድሕሪ ሓደ ዓመት ናይቲ ሕጎ ቆኖናዊ ጉባኤ ምምስራት ዝካየድ ዘሎ ናይ ምስማዕን ምስትውዓልን እዋን ምዃኑ ገሊጾም ጉባኤ ላዕለዎት ኣሕሉቕ ሰቡፍ ውህወት ንታሪኹ እሙን ክኸውን ከሎ ነቲ ኣምላኽ ዘምጽኦ ዘሎ ሓድሽ ነገር ድማ ክፉት ክኸውን ከም ዝግባእ ኣስሚሮምሉ ዓብ ሓይልና እቲ ሕብረትና እዩ ብምባል እቲ ጉባኤ ስራሕ ቦርድ ወይ ቤት ጽሕፈት ጥራሕ ዘይኮነስ ናይ ኩሎም ኣባላት ንጡፍ ተሳትፎ ዝሓትት ሕብረት ምዃኑ ኣገንዚቦም ወሳነ ነጥቢ ክውስኹን ከለዉ ድማ ምንኩስናዊ ህይወት ካብ ቃልስን ቁስልን ተስፋን ህዝቢ ፊሊፒንስ ርሒቑ ክነብር ከም ዘይክእል ገሊጾም ናይ ኣስተንትኖ ህይወትና ኣብ መወዳእታ ናብ ምትሕግጋዝን ሓድነትን ከብጽሓና ኣለዎ እውን ኢሎም ኣቦ ወንበር ጉባኤ ላዕለዎት ኣሕሉቕ ሰቡፍ ህይወት ወሲኾም ከም ዝገለጽዎ ስልጠና ምሉእ ህይወት ዝቕጽል ጉዕዞ ኮይኑ ንውፉያት ሰባት ካብ መባእታዊ ስልጠና ጀሚሩ ብዝተፈላለዩ ደረጃታት ጸዋዕታኦም ክሳብ ክንክን ኣረጋውያንን ሕሙማን ሰቡፍ ህይወትን ዘጠቓልል ክኸውን ከም ዝግባእ ገሊጾም ኣብ ቀዳማይ ዓመት እቲ ጉባኤ ዝተሰርሑ ንጥፈታት ንኣብነት ናይ ስልጠና መደባት ናይ ምክልኻልን ድሕነትን መሓውራት ከምኡውን ነቶም ተሳተፍቲ ኣባላት ማሕበረሰብ ውፉይ ህይወት ዝወሃብ ምላሽ ንምሕያል ከም ዝተኻየደ ጠቒሶም ርክባት እውን ናይቲ ጉባኤ ተልእኾ ኣገዳሲ ክፋል እናኾነ ይመጽእ ከም ዘሎ ኣባ ሊኖ ግሬጎርዮ ገሊጾም ዲጂታላዊ ዓለም ናይ ምርኻብ ቦታ እናኾነ ኣብ ዝመጸሉ ዘሎ እዋን ርክባትና ዝያዳ ዕላማ ዘለዎ ዝያዳ መሃሪ ከምኡውን ዝያዳ ወንጌላዊ ክኸውን ከም ዝግባእ ኣተሓሳሲቦም እቲ ዋዕላ ተሳተፍቲ ኣብዛ ዝቖሰላት ዓለም ንክርስቶስ ከለልዩ ናይ ደቂ ሰባት ኣብያት ክሰምዑን ከም ትንቢታውያን ናይ ሰላም መሰኻኽር ኮይኖም ክቖሙን ብሓድሽ ተልእኾ ንቅድሚት ክጓዓዙን ዝዕድም እዩ እቲ መደብ ብዛዕባ ፖለቲካውን ቤተ ክርስትያናውን ኩነታት ፊሊፒንስን ምክንኻን ፍጥረትን መሰል ተፈጥሮን ናይ ሰቡፉይ ህይወት መንፈሳዊ ውህበትን ከምኡውን ምሕደራ ብመሰረት እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዋ ግሩም ሰብኣውነት እትብል ዓዋዲት መልእኽቲ ዝድህስስ እዩ ብተወሳኺ ኣብ ተልእኾ ዘሎ ናይ ሓባር ርክባትን ኩነታት ኣረጋውያን ሰቡፉይ ህይወትን ከምኡውን ክብርን ድሕነትን ዘለዎም ማሕበረሰባት ናይ ምፍጣር ቀጻሊ ብድሆታት ዘጠቓልል ምስትንታን የቕርብ ተሳተፍቲ ምስቶም ኣብ ሃይማኖታዊ ዘተን ሕንፀት ሰላምን ምስ ደቂ ሰባት ምጓዓዝን ክንክን ፍጥረትን ማሕበራዊ ኣገልግሎትን ዝነጥፉ ኣካላት ናይ እምነት ዝርርብ ርክባት ክካይዱ እዮም ናይ ሰላም ፌስቲቫልን ባህላዊ ምሸትን ነቲ ኣብ ዞምባ ወጋ ዘሎ ናይ ማሕበራት ሰውፉይ ህይወት ብዙሕነትን ህውነትን ከልዕል እዩ ኣብ መወዳእታ ናይ ምስንዳው ስነ ስርዓት ድማ ናይቲ ዋዕላ መግለጺ ብምጽዳቕን ንተሳተፍቲ ተልእኾ ብምሃብን ክዛዘም እዩ ክብርቲ እናቴ ቢራምቢላ ነቲ ናይ ስምኦንን ሃናን ምስክርነት ምስቲ ዝርአን ስውርን ግጭታት ዘለዎ ዓለም ኣተሓሒዘን እዚ ግጭታት እዚ ኣብ መንጎ ሃገራት ዘሎ ውግኣት ጥራይ ዘይኮነ ኣብ ውሽጢ ማሕበረሰባትን ስድራ ቤታትን ልቢ ወዲ ሰብን ዘሎ ምክፍፋል ዘጠቓልል እዩ ብምባል ገሊጸን ውፉያት ሰባት ናብዚ ቁስልታት እዚ ብቅብኣት ሰላም ክኣትዉ ከም ዝተጸውዑ ብምግላጽ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕጥቁ ዝፈትሐን ዕጥቂ ዘውርድን ሰላም ክህሉ ዘቕርብዎ ጻውዒት ብምድጋም ሰቡፉ ህይወት ካብቲ ሰላምን ፍቕርን ዘይኮነን ካብቲ ካብ ኣምላኽ ዘይመጸ ኩሉ ነገርን ክጾሙ ዓዲመን ስለዚ ድማ ነቶም ኣብ ዘንባ ወጋ ዝተኣከቡ ሰቡፉ ህይወት እቲ ጻውዒት ብዛዕባ ሰላም ምዝራብ ጥራይ ዘይኮነስ ናይ ሰላም መሰኻኽር ክኾኑ እዩ ትሑታትን ነቕዘይ ብላ ቃልቦ ዘለዎምን ኣብ ኣምላኽ ዝተሰረቱን ንተነቀፍቲ ወገናት ዝቐረቡን ከምኡውን ኣብዞም ናይ ሕጂ ተኣፈፍቲ ምልክታት ንክርስቶስ ንምልላይ ድልዋት ክኾኑን እዩ ከም ስምዖንን ሃናን ንሳቶም ውን ንቁሓትን እሙናትን ክኾኑ ከምኡ ውን ዕጥቆም ዝፈትሑ ክኾኑ ዕዱማት እዮም። ናይ ዛልጽበርግ መንእሰያት ኦርኬስትራ ብናይ ሞዛርት ቫዮሊናት ኣብ ቫቲካን ሙዚቃ ኣቕሪቦም። እቲ ቤላ ሙዚቃ ዝተባህለ ናይ ዛልጽበርግ መንእሰያት ኦርኬስትራ ምስሪ ሰሊካና ፓፓሳት ልዮን መበል 14 ድሕር ምርኻቦም ኣብቲ ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ዝርከብ ታሪኻዊ ስቱድዮ ሬድዮ ቫቲካን ሙዚቃዊ ምርኢት ኣቕሪቦም። ነዚ ንምግባር ድማ ነተን ኣውስትርያዊ ኣዋህድ ሙዚቃ ሞዛርት ቅድሚ 250 ዓመታት ናብ ሮማ ዘምፀአን ክልተ ናይ ፈለማ ቫዮሊናት ተጠቂሞም። ዕለት 2 መስከረም ንጉጅለ መንእሰያት ዛልጽበርግ ሙዚቀኛታት ኦርኬስትራ ቤላ ሙዚቃ ኣዝያ ፍልይቲ መዓልቲ ነይራ። እቲ ኣሰር ቮልፍጋንግ ኣማዴዎስ ሞዛርት ብምስዓብ ኣብ ኢጣልያ ዝገብርዎ ዝነበሩ ዑደት እቲ ናይ ቫቲካን ክፋሉ ብሃንደበት ዝተወደበ እዩ ነይሩ። ድሕሪኡ ድማ ዘይተጸበይዎ ህያብ ረኺቦም። ኣብ መወዳእታ እቲ ብዕለት 2 መስከረም ዝተገብረ ሓፈሻዊ ትምህርተ ክርስቶስ ሪሰሊካን ኣጳሳት ልዮን መበል 14 ካብተን 2 ናይ ፈለማ ናይ ሞዛርት ቫዮሊናት ሓንቲአን እታ ዳላ ኮስታ ዝተባህለት ሞዛርት ኣብ ቬና ኣብ ዝነበረሉ እዋን ዝጥቀመላ ዝነበረ ናይ ኮንሰርት ቫዮሊን ብኢዶም ሒዞማ። እቲ ዋና ናይ ዘን ቫዮሊናት ዝኾነ ትካል ሞዛርትም ነዛ ቫዮሊን እዚኣ ምስ ናይ ሞዛርት ናይ ንእስነት ቫዮሊን ብሓባር ናብ ሮማ ኣምጺእዎን ነይሩ። ሊኑስ ክሉንፐር ናይቲ ትካል ዋና ኣካያዲ ነቲ ህሞት ከምዚ ክብል ገሊጽዎ፣ ሃንደበታዊ ስምዒት እዩ ነይሩ። ብዙሓት ሰባት ከምዚ ዓይነት ተኣፋፊ መሳርሒ ንምሓዝ ኣይደፍሩን እዮም። ቅዱስ ኣቦና ግን ኣዝዮም ፍቁር ብምዃኖም ብኡን ብእውነታ ቫዮሊን ተቐቢሎማ። እዚ ታሪኻዊ ምትእስሳር እዚ ንዓና ዓብዪ ክብሪ እዩ። ከመይሲ እዚ ብሓደ መንገዲ ቮልፍጋንግ ኣማዴዎስ ሞዛርት ድሕሪ 250 ዓመታት ናብ ሮማ ከም ዝተመልሰ ዝቝጸር እዩ። ኣብ 1770 ወዲ 14 ዓመት ዝነበረ ሞዛርት ምስ ኣብኡ ሊዮፓልድ ናብ ኢጣልያ ኣብ ዝገበሮ ናይ መጀመርታ ዑደት ኣብ ቅድሚ ርእሰ ሊቃነ ጳጳሳት ክለመንት መበል 14 ሙዚቃ ተጻዊቱ ነይሩ። እቶም ኩሎም ትሕቲ 23 ዓመት ዝዕድሚኦም መንእሰያት ሙዚቀኛታት ብሰንኪ ምዕጻው ዓብ መንገዲ ካብታ ዝነብሩላ ኣሬዞ ተበጊሶም ንግሆ ሰዓት 2:30 እዮም ናብ ሮማ ኣትዮም። ድሕሪ ሒደ ሰዓታት ድማ ርእሰ ሊቃነ ጳጳሳት ናብቲ ቤተ ክርስቲያን ክኣትውን ከለዉ ኣብ ኣደባባይ ቅዱስ ጴጥሮስ ኮይኖም ነታ ናይ ለይቲ ንእሽቶ ሙዚቃ እትብል ናይ ሞዛርት ሙዚቃ ተጻዊቶም። ክሉምፕነር ወሲኹ ክገልጽ ከሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳትፎ መንእሰያት ዓብዪ ዋጋ ዝህቡ ሰብ ብምዃኖም እዚ ንዓና ፍሉይን ብሉፅን ኣጋጣሚ እዩ ክብል ገሊጹ። ድሕሪ ቐትሪ ብፍሉይ ዝተዳለዋ ናይ መመላለሲ ኣውቶቡሳት ነቶም ጉጅለን ንሒደት ኣሰነይቲ መወልትን ንኣባላት ሮታር ሓዊሱ ናብቲ ኮንሰርት ዝካየደሉ ቀጠልያ ቁርባ ቫቲካን ኣደይባኦም። እቲ ቦታ ቀደም ናይ ርእሰ ሊቃነ ጳጳሳት መጽናዕቲ ስነ ከዋኽብቲ ዝነበረ ኮይኑ ሕጂ ግን እቲ ብ1929 ዝተመስረተ ሬድዮ ቫቲካን ንምቅራጽ ኮንሰርትታት ዝጥቀመሉ ኣዳራሽ ይርከቦ። ኣብቲ ኣጋጣሚ ናይ ቪየና ሊቀ ጳጳሳት ጆሴፍ ግሩዊልድ ባዕሎም ክኢላ ኦርጋን ዝኾኑ እውን ብኣጋጣሚ ተረኺቦም ነይሮም። ብመሪሕነት ስቴፋን ዳቪድ ናይቲ ቤላ ሙዚቃ ጉጅለ ስነ ጥበባዊ ዳይሬክተር እቲ ኦርኬስትራ መብዛሕትኡ ናይ ሞዛርት ዝኾነ ስራሓት ኣቕሪቦም። ጓል 10 ዓመት ዝኾነት ሽኳን ጂን በታ ሞዛርት ኣብ ንእስነቱ ዝጥቀመላ ዝነበረ ቫዮሊን ጌራ ዝተጻወተት በዛ ታሪኻዊት መሳርሒ ምጽዋት እንታይ ከም ዝስምዓ ምስ ተሓተት ከም ባዕሉ ሞዛርት ዝኾንኩ ኮይኑ እዩ ተሰሚዕኒ። ኣዝየ እየ ተሓጒሰ፣ ነፍሲ ወከፍ ዜማ ድማ ድንቂ እዩ ኢላ። ጂን ኣብ ሻንሃይን ቻይና ዝተወልደት ኮይና ኣብ ገዛኣ ኣብ መዓልቲ ክሳብ 4 ሰዓት ትለማመድ። ወላዲታ እውን ክኢላ ፒያኖ ኮይና ኣብዚ ዑደት ኣሰንያታ። ከም ሓንቲ ብርክት ዝበለ ተመክሮ ዘለዋ ሙዚቀኛ እዛ ንእሽተ ጓል ኣብ ቫቲካን ብምጽዋታ ዝኾነ ስጋት ኣይትራእየላን። ከምቲ ኣብ ገዛና ኣብ ሳሎን ኮይነ ዝለማመዶ ንቡር ኮይኑ እዩ ተሰሚዐኒ ክትብል እውን ገሊጻ። ኢዳ ጊለስበርገር ዝተባህለት ጓል 19 ዓመት መንእሰይ ድማ ነቲ ሳልሳይ ክፋል ናይ ሞዛርት በታ ዳላ ኮስታ እትብሃል ናይ ኮንሰርት ቫዮሊን ተጻዊታ። ብርግጽ ኣዝየ ተሻቂለ ነይረ ክትብል ድማ ስምዒታ ገሊጻ ወሲኻ ድማ ግን ኣዝየ ተሓጒሰ ምኽንያቱ ምስ ዝጉጅለ እዚ ምጽዋት ኣዝዩ ደስ ዘብል እዩ ኣብዚ መላ ኣውሮፓ ዝመሓላለፍ ዓብ ኮንሰርት ናይ ምጽዋት ዕድል ብምርካበይ ዓብዪ ምስጋና ይስምዓኒ ኢላ ሬድዮ ቫቲካን ሓደ ካብቶም መስረቲ ኣባላት ናይ ማሕበር ፈነዊ ኤውሮፓ ነቲ ናይቲ ኮንሰርት ቅዳሕ ካብ ፍርቂ መስከረም ጀሚሩ ንዅለን መሻርኽቱ እንደገና ንከመሓላለፍዎ ከቕርበለን እዩ በዚ መንገዲ እዚ ድማ እቲ ቤላ ሙዚቃ ዝተባህለ ጉጅለ ናብ ሚልዮናት ሰማዕቲ ክበጽሕ እዩ እቲ ጉጅለ ብፍላይ ንቫቲካን ኢሉ ሓደ ካብቲ ንቡር ልምዲ ናይ ክላሲካል ኦርኬስትራታት ዘይኮነ ስራሕ ተለማሚዱ ነይሩ ንሱ ድማ ካብቲ ድምፂ ሙዚቃ ዝተባህለ ፍሉጥ ፊልም ዝተወስደ ክፋል እዩ እዚ ድማ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ክብሪ ዝቐረበ ኮይኑ ንሶም እዚ ሓደ ካብቶም ዝፈትውዎ ፊልምታት ምዃኑ ገሊፆም ስለ ዝነበሩ እዩ ንሶም በዚ ፊልም እዚ እዮም ዓብዮም ይብል ክሉምፕነር እዚ ፊልም እዚ ኣብ ኣሜሪካ ኣዝዩ ፍሉጥ እዩ ንርእሰ ሊቃነ ጳጳሳት እውን ምስ ህዝቢ ዝያዳ ዘቀራርብ ባህሪ ኣለዎ እቲ ብ1965 ዝወፀን ጁሊ ኣንድሩስ ዝተዋስኣሉን ድምፂ ሙዚቃ ኣብ ዛልፅበርግ ዝነብሩ ዓብዪ ናይ ደርፊ ስድራ ቤት ዘርኢ ኮይኑ ክሳብ ሕጂ ኣሜሪካውያን ብዛዕባ ኦስትርያ ዘለዎም ኣረኣእያ ኣብ ምቕራፅ ዓብዪ ተራ ኣለዎ እቲ ዘገርም ግን እዚ ፊልም እዚ ኣብ ባዕላ ኣብ ኦስትርያ ብዙሕ ፍሉጥ ኣይኮነን ድሕሪ ምዝዛም እቲ ሙዚቃዊ ምርኢት እቲ ዑደት ሓደ ታሪኻዊ ህሞት ኣመስጊቡ ኣሎ ሞዛርት ባዕሉ ናብ ሮማ ካብ ዝበጽሕ ድሕሪ 250 ዓመታት ሓንቲ ካብ ቫዮሊናቱ እንደገና ኣብድ ርእሰ ሊቃነ ጳጳሳት ኣትያ ትርከብ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ደድሕርቲ ኣብ ቀረባ እዋን ዘጋጠመ ምዕልቕላቕ ማይ ማሕበር ካሪታስ ኔፓል ኣስታት 4,000 ስድራ ቤታት ዝኾኑ ግዳያት ንምብጻሕ ኣገልግሎት ረድኤት እናወስኸ ይኸይድ ከም ዘሎ ገሊጹ ዋና ጸሓፊ ዓለምለኻዊ ማሕበር ካሪታስ ንሓባራዊት ቤትና ንምክንኻን ኣድላይ ዘበሎ ኩሉ ክንገብር ኣሎና ብምባል ናብ ዓለምለኻዊ ማሕበረሰብ ጻውዒት ኣቕሪቡ ኣብ ኣውራጃ ራስዋ ኔፓል ምዕልቕላቕ ማይ ካብ ዘጋጥም ሓደ ሰሙን ሓሊፉኣሎ እቲ ናይ ቀረባ እዋን ጸብጻብ ከም ዝሕብሮ ልዕሊ 100 ሰባት ሂወቶም ከም ዝሰኣኑ ኣስታት 5,000 ዝኾኑ ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠ ተፈሊጡኣሎ ማሕበር ካሪታስ ኔፓል ነቲ ዘድልዮም ነገራት ንምምላእን ነቶም እተጐድኡ ወገናት ደገፍ ንምሃብን ምግብን ኣድላይ ነገራት ካልእ ህጹጽ ረድኤት ንምልጋስን ኣብቲ ስፍራ ትርከብ ኣላ ይኹን እምበር ብብርቱዕ ዝናም ዝዓነወ መንገድታትን ንገለ ካብቲ እተጐድአ ከባቢታት ንምብጻሕ ብጣዕሚ ኣጸጋሚ ኮይኑ ይርከብ ንኣብነት ሓንቲ ጕጅለ ማሕበር ካሪታስ ብሰንኪ ጭቃ ዝመልኦ መንገድታትን ዝዓነወ ህንጻታትን ናብ ንዋኩት ንምብጻሕ ኣስታት 18 ሰዓታት ኣቢሉ ከም ዝወሰደላ ኣመልኪታ እዚ ዅሉ ብድሆታት እናሃለወ ክንሱ ማሕበር ካሪታስ ኔፓል ኣብ ልዕሊ 50 ማሕበረ ሰባት ንዝርከቡ ግዳያት ድሉው መግብን ንኣስታት 1,000 ዝኾኑ ስድራ ቤታት ህጹጽ መዕቆብን ኣድላይ ኣቕሑ ገዛን ከምኡውን ናይ ጽሬትን ጥዕናን መሳርሒታትን ከምኡውን ብናይ ፀሓይ ፀዓት ዝሰርሕ መብራህትን ቻርጀራትን ካልእ መሳለጣታትን ከቕርቡ ክኢሎም ኣለዉ ኣብ ርእሲ እዚ እውን እቲ ማሕበር ንኣስታት 4,000 ዝኾኑ ስድራ ቤታት ንምሕጋዝ ዘወፈዮ ሓገዝ እንደገና ንምውሳኺ ይዳለሎ ፈጻሚ ዳይሬክተር ማሕበር ካሪታስ ኔፓል ክብርቲ እናቴ ሴሲልያ ዱርጋሽረስታ ኣብ ዝሃባኦ መግለጺ እቶም ጕጅለታት ምስ ኣከባብያውን ናይ ህጹጽ ረድኤት መሻርኽትን ካልኦት መርበባትን ከምኡውን ምስ ኮሚቴ ምሕደራ ሓደጋታትን ብምትሕብባር ነቶም ዝተመዛበሉ ወገናት ኣብ ምምጋብን ኢድ ንኢድ ተተሓሒዞም ይሰርሑ ኣለዉ ክብላ ኣመልከታ ናብ በረኽቲ ስፍራታት ሃዲሞም ኣብዚ እዋን እዚ ምስ ዝኣንገድዎም ስድራ ቤታት ዝቕመጡ ዘለዉ ማሕበረ ሰባት ኣለዉ ናብኦም ምብጻሕ ኣዝዩ ኣጸጋሚ እኳ እንተኾነ ቀረብ መግቢ እውን ይውድኣናኣሎ ክብላ እውን ዘለዎን ስክፍታ ገለጻ ኣብዚ ኣጋጣሚ እዚ ነዞም ማሕበረ ሰብ ክብጻሕ ዝከኣለሉ እንኮ መንገዲ ብሄሊኮፕተር እዩ እዚ ኸኣ ብዙሕ ጠለብ ዘለዎን ብቝጽሪ ውሱን ዝኾነ ምንቅስቓሳት እዩ ነቶም ካብ ቦታ ናብ ቦታ ተመዛቢሎም ዝያዳ ድሕንነት ኣብ ዘለዎ ቦታ ክዕቀቡ ዝደልዩን ስድራ ቤታት ማሕበር ካሪታስ እውን ደገፍ ይህብ ኣሎ እቲ ውድብ ተወሳኺ ከም ናይ ጥረ ገንዘብ ሓገዝ ንስራሕ ንክራይ ገዛ ዑናታት ንምፅራይ ንቆልዑ ግዜያዊ ናይ ትምህርቲ ኣገልግሎት ዝግበረሉ ቦታታት ምቕራብ ከምኡውን መነባብሮ እቲ ማሕበረሰብ ዳግም ንምሕዳስ ዝኣመሰለ ናይ ነዊሕ ግዜ ሓገዝ የዳሉ ኣሎ። ሰራሕተኛታት ማሕበር ካሪታስ ኔፓል ንኣስታት 56 ዝኾኑ ዘኽታማት ቈልዑ ኣብ እተጨቓጨቐ መዕቆቢ ከም ዝእለዩ ዘለዉ ብምርዳእ እቲ ማሕበር ድማ ኣብ ማሕበረሰብ ዳግም ክዕቀብሉ ዝኽእሉ ውሑስ ቦታ ብምንዳይ ክቕበሎም ሓሳብ ኣቕሪቡኣሎ። ዓለም ለኻዊ ማሕበር ካሪታስ ከም ዘመልከቶ እቲ ኣብ ኔፓል ዘጋጠመ ዕንወት ዓሚቑ ዘይፍትሓዊ ተግባር ስነ ኣከባብያዊ ቅልውላዊ እዩ ዘርኢ ዘሎ። ሃገረ ኔፓል ካብ ዓለም ለኻዊ መጠን ናይ ግሪንሃውስ ጋዛት ትሕቲ 0.1 ሚኢታዊ ኣበርክቶ እትገብር እኳ እንተኾነት ማሕበረሰብ ሂማላያ ግን ምስ ስነ ኣከባብያዊ ኩነታት እተተሓሓዘ ሓደጋታት የጋጥሞም ኣሎ ክብላ ክብርቲ እናተይ ሴሲልያ ኣብ ዓለም ለኻዊ መዓልቲ ጸሎት ንምክንኻን ፍጥረት ኣብ ዘመሓላለፍዋ መልእኽቲ ገሊጸን። እቲ ናይ በረድ ግድብ ምስ ፈረሰ እቲ ቐላይ ናብ ፈለግ ቦተ ኩሺ ክውሕዝ ጀመረ። ብሃንደበት ማይን በረድን ፍርስራሳትን ተፈነዉ። እዚ ድማ ናብ ኣዕናዊ ምዕልቕላቕ ማይ ኣምርሐ። ተመራመርቲ ስነ ፍልጠት ከም ዝገለጽዎ እቲ እናወሰኸ ዝኸይድ ዘሎ ሙቐት ኣብ ሂማላያ ዘይምርግጋእ ከም ዘኸትል እውን ኣጠንቂቖም እዮም። ዓለም ለኻዊ ማሕበር ካሪታስ ነቲ ኣብ ሃገረ ኔፓል ዘሎ ኩነታት መብዛሕትኡ ግዜ ኣብ ዓለም ለኻዊ መጠን ካርቦን ዝተሓተ ኣበርክቶ ዝገብሩ ሰባት ካብቶም ብዝዓበዩ ሳዕቤናቱ ዝሳቐዩ ምዃኖም ንጹር መዘኻኸሪ እዩ ክብል እውን ይጠቅስ። ዋና ጸሓፊ ዓለም ለኻዊ ማሕበር ካሪታስ ኣሊስታይር ዳንተ ብሰንክቲ ምዕልቕላቕ ማይ ዝሞቱን ዝተጐዱን ሰባት ዝተሰምዖ ሓዘን እውን ገሊጹ። ሓሳባትናን ጸሎትናን ምስ ኩሎም እቶም ዝሞቱ ወይ በዚ ምኽንያት እዙይ ዝሳቐዩ ዘለዉ ሰባት እዩ ዘሎ በለ። እዚ ዋና ጸሓፊ ኣስዒቡ ኣህጉር ኤውሮጳ ኣብ መላእ ናይዚ ዓመት እዚ ክረምቲ ብኸቢድ መጠን ሙቐት ትሓልፍ ከም ዘላ እውን ሓበረ። ኩላትና ነቲ ኣብ ከባቢና ዘሎ ስነ ኣከባብያዊ ዕንወት ኩነታት ኣየር ክንዋጽኣሉን ሓባራዊት ቤትና ንምክንኻን ኣድላይ ዘበለ ዅሉ ክንገብርን ቈራጽነት ክንገብር ኣለና በለ። ዳንተ ከም ዝገለጾ ነዚ ኩነታት እዚ ፍታሕ ዘይምርካብ ንዅላትና ብፍላይ ከኣ ነቶም ነዚ ህጹጽ ኩነታት ኣየር ንምፍጣር ብዙሕ ዘይገብሩ ህዝቢ ኔፓል ዝኣመሰሉ ሰባት ዘስካሕክሕ ዕንወት ክኸውን ይኽእል እዩ ብምባል ናብ ለውጢ ስነ ኣከባብያዊ ኣቓልቦ ምስሓብ ኣድላይ እዩ ክብል እውን ይምሕፀን። ንዅለንተን ካብ ካርቦን ብዝምንጩ ስርዓተ ጸዓት ረብሓ ዝረኽባ ዘለዋ ሃገራት ነቲ ሕጂ ኣብ ኩሉ ኩርናዓት ዓለም እንርእዮ ዘለና ቅልውላውን ጉድኣትን ሓላፍነተን ክቕበላ ሓደ ብድሆውን ኣቕረበ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 4 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ሌቶንያ ንኤድጋርስ ሪንኬቪችን ንፓትርያርክ ቬኔስያ ኢጣልያ ንብፁዕ ኣቡነ ፍራንቸስኮ ሞራሊያን ንናይ ሰበኻ እማ ኣምላክ ሞስኮ ልሂቅ ሊቀ ጳጳሳት ንብፁዕ ኣቡነ ፓውሎ ፔዚን ንቀዋሚ ተዓዛቢ ቅድስቲ መንበር ኣብ ዓለም ለኻዊ ውድብ ቱሪዝም ንኽቡር የኔታ ጃን መንደዝን ንናይ ሰበኻ ትሄራን ላቲናዊ ሊቀ ጳጳሳት ንብፁዕ ካርዲናል ዶሚኒክ ጆሴፍ ማቲውን ንተወከልቲ ኮሌጅ ኦሪኤል ናይ መንበረ ጥበብ ኦክስፎርድን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 4 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኣባላት ጉባኤ ካቶሊካውያን ጳጳሳት ናይ ላቲናዊ ስርዓት ኣብ ዞባታት ዓረብ ዝርከቡ ተቐቢሎም ዝለገሱሎም ቃለ ምዕዳን ደድሕሪ ምስ ርእሰ ሊቃነ ጳጳሳት ምርኻቦም መንእሰያት ናይ ሳልስቡርግ ኦርኬስትራ ኣብ መደብር ራድዮ ቫቲካን ሓደ ሙዚቃዊ ምርኢት ከም ዘቕረቡ ክብርቲ እናቴ ሲሞና ብራምቢላ ህየንተናይቲ ብዛዕባ ጉዳያት ሰብ ፍይ ህይወትን ማሕበራት ሃዋርያዊ ኣገልግሎትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዛምቦኣንጋ ፊሊፒንስ ዘካፈላዎ መደረ ዓለም ለኻዊ ማሕበር ካሪታስ ደድሕሪ እቲ ኣብ ሃገረ ኔፓል ዘጋጠመ ሓደጋ ምዕልቕላቕ ማይ ብዛዕባ ኩነታት እቲ ሃገርን ኣገልግሎታት እቲ ማሕበርን ዝሃቦ ጸብጻብ ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 4 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ጳጳሳት ላቲናዊ ስርዓት ካብ ዞባታት ዓራብ ዝመጹ ኣብ ዝተራኸብሉ ምስ ድኻታት ብምትሕብባር ንግጭትን ምክፍፋልን ክትዋጽሉ እትኽእሉን ብሓባር ክንነብርን ተስፋ ክንገብርን ከም ዝከኣል ክትምስክሩ እምሕጸነኩም ኣለኹ ክብሉ ተላበውዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ምስ ኣባላት ጉባኤ ካቶሊካውያን ጳጳሳት ላቲናዊ ስርዓት ዝኽተሉ ኣብ ዞባ ኣዕራብ ምስ ዝርከቡ ተራኺቦም ርእሰ ሊቃነ ጳጳሳት ኣብቲ ዘካየድዎ ርክብ እዞም ጳጳሳት ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን መብዛሕትኡ ግዜ ፖለቲካውን ማሕበራውን ሃይማኖታውን ውጥረት ኣብ ዝሃለዎ ቦታታት የገልግላ ብምህላውን ኣብ ሰፊሕን እተፈላለየን ዞባታት ከም ዘገልግሉ ዘለዉ ኣፍልጦ ሃብሉ። እዘን ኣብያተ ክርስቲያን እዚኣተን ምስክርነት ሰማዕትነት ከም ዝፈልጣ ብምግላጽ ነቶም ኣብ ዒራቕን ሶርያን ካልኦት ብግጭታት ዝዓነዋ ሃገራትን ንእምነቶም ህይወቶም ዝወፈዩ ብዙሓት ካህናትን ሰብ ፍይ ህይወትን ሰቡትን ኣንስትን ምእመናንን ጠቒሶም ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም መራሕቲ ቤተ ክርስቲያን ምስ ህዝቦም ክቀራረቡን ብምስማዕን ብምጽንናዕን ቁስሎም ክካፈሉ ኣለዎም። ብፍላይ ስድራ ቤታት ናብ ስደት ክስደዱ ምስ ዝግደዱን ማሕበረሰብ ከዓ ዝያዳ ተነቃፍና ኾነ ኣብ ዝኸደሉ ዘሎ እዋናት ክብሉ እውን ተላበውዎም። ካቶሊካውያን ምእመናን ውሑዳት ኣብ ዝኾኑሉ ከባቢታት እውን ከይተረፈ ፍረ ቤተ ክርስቲያን ንወንጌል ብተኣማንነት ብምምስካር እዩ ዝረአ ክብሉ እውን ኣመልከቱሎም። ኣብ ማእከልቲ ብግጭትን ምክፍፋልን ዝፍለጥ ሕብረተሰብ ህዝብኹም ብሓባር ክነብሩን ከገልግሉን ተስፋ ክገብሩን ከም ዝኽእሉ ዘርእዩ ድማ በሉ። ቤተ ክርስቲያን በቲ ኣብ ኣብያተ ክርስቲያንን ኣብያተ ትምህርትን ሆስፒታላትን እተዓዮ ዕዮ ነቶም እተሸገሩ ብምስማዕን ብምቕባልን ብምሕጋዝን ብፍላይ ከዓ ብኣገልግሎት ሰብ ፍይ ህይወትን ማሕበራት ተልእኾ ስብከተ ወንጌልን ነዚ ሓቂ እዚ ጭቡጥ ከም እትገብሮ ገለጹ። ኣብ እዋን ህጹጽ ኩነታት ንተልእኾ ቤተ ክርስቲያን ኣገዳሲ ዝኾነ ነገር ኣይትረስዑ፣ ንሱ ድማ ስብከተ ወንጌል፣ ጸሎት፣ ምዕዳል ምስጢራትን ክርስቲያናዊ ስነ መዕበያን እዩ በሉ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ንስድራ ቤታትን መንእሰያትን ገለገለ ጸገማትን ምጥርጣራትን ከጋጥሞም እንከሎ ፍሉይ ክንክን ክግበረሎም ከም ዘድልውን ተማሕጸንዎም። መንእሰያት ካብ ስድራ ቤት እምነት ከም ዝቕበሉን ካብቲ ማሕበረሰቦም ክርስትያናዊ ትምህርቲ ከም ዝሰምዑን ዝመሃሩን ከም ዝጥቀሙን እውን ኣዘኻኸሩ። ብተወሳኺ እውን ጳጳሳት ነቶም ካብ ስድራ ቤቶም ርሒቖም ኣብ ጽምዋ ዝነብሩ ዘለዉ ስደተይናታት ብፍላይ ኣብተን ብዙሓት ተመዛበልቲ ዘለወን ሃገራት ወሽመጥ ዓረብ ሃዋርያዊ ጉስነት ክልግሱ ጻውዒት ኣቕርብሎም። ማሕበረሰብኩም ወላ ሓደ ሰብ ከም ጓና ኮይኑ ዘይስምዖ ኣባይቲ ይኹኑ ድማ በሉ። ንኽብረት ነፍሲ ወከፍ ሰብ ተጣበቑ። ኣብ ነፍሲ ወከፍ ስደተኛ ድማ ሓው ወይ ሓብቲ ዝብል ኣፍልጦ ሃብሉ። በዚ ኸምዚ ልግሲ ናይ ወንጌላዊ ምስክርነት ቤት ትምህርትን መካነ ሕውነትን ኩኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ወሲኾም ነቶም ጳጳሳት ኣብ መንጎ ዝተፈላለየ ስርዓታት ዝኽተላ ኣብያተ ክርስቲያን ማእሰር ሕብረት ክህልዉ ተማሕጸንዎም። ምስ ዝተፈላለየ ክርስትያናዊ ባህልታት ብሓድነት ክነብሩ ዘለዎም መዝገብ ኢሎም ዝጸውዕዎ ሃብቲ ድማ ክዕቅቡ ተላበውዎም። ወሲኾም ድማ ቅዱስ ኣቦና እቲ ሕብረቶም ምስ ካልኦት ክርስትያን ምእመናንን ማሕበረሰብ እስልምናን ልባዊ ቅርበት ክህልዎምን ክዕቅብዎን ከም ዘለዎም ተማሕጸንዎም። ዘተ ክብሃል እንከሎ መንነትካ ምኽሓድ ማለት ኣይኮነን፣ የግዳስ ብዘይ ፍርሃት ምርኻብ ምንባር ማለት እዩ በሉ። ውግእን ዘይምትእምማንን ኣብ ዝረኣየሉ ቦታታት ዝኾነ ይኹን ናይ ኣኽብሮትን ምትሕብባርን ተግባራት ናብ ዕርቅን ሰላምን ዝወስድ ስጉምቲ ክኸውን ይኽእል እዩ ክብሉ ድማ ኣመልከቱሎም። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ዞባታት ኣዕራብ ዝርከቡ ጳጳሳት ናይ ላቲናዊ ስርዓት ንክርስቶስ ኣብ ምዕዳል ምስጢራትን ጸሎትን ስብከት ቃል ኣምላኽን ክምስክርዎ ጻውዒት ኣቕርቡሎም። ልዕሊ ዅሉ ዓወት ወይ ተፈላጥነት ኣይትድለዩ፣ እኳ ደኣ ተኣማንነት ድለዩ በሉ። ድምፂ ሓቅን ፍትሕን ሰላምን ኩኑ። ሰብ ጸሎትን ምስ ህዝቦም ቅርበት ዘለዎምን ጓሶት ብምዃን ሰብ ኢደ ጥበብ ዕርቅን ናይ ምሕረት መሰኻኽርን ኩኑ ክብሉ እውን ተላበውዎም።
1: ብዛዕባ ውፉይ ህይወትን ማሕበራት ሓዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅዱስ ንመንበር ህየ እንተ ዝኾና ክብርቲ እናቴ ሲሞነ ብራምቢላ ኣብ ዛምቦኦንጋ ሃገረ ፊሊፒንስ ዝተኣከቡ ሰብ ውፉይ ህይወት ኣብቶም ተኣፈፍቲ ወገናት ንኣምላኽ ከለልዩን ኣብዛ ዝቈሰለት ዓለም ናይ ሰላም መሰኻኽር ክኾኑን ዓዲመን። ሰብ ውፉይ ህይወት ኣብዚ ናይ ሎሚ እዋን ዘሎ ተኣፋፍን ዝቈሰለን ጭቡጥ ኩነታት ዓለም ንኣምላኽ ከለልዩ ዝኽእሉ ዕጥቆም ዝፈትሑን ዕጥቂ ዘውርዱን ናይ ሰላም ነቢያት ክኾኑ ጽውዓት እዮም። እዚ መልእኽቲ እዚ ብዛዕባ ውፉይ ህይወትን ማሕበራት ሃዋርያዊ ህይወትን ናይ ዝሓሊል ዓለዋይ ቤት ጽሕፈት ቅዱስ መንበር ህየ እንተ ዝኾና ክብርቲ እናቴ ሲሞና ብራምቢላ ነቲ ካልኣይ ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ሃገረ ፊሊፒንስ ንምኽፋት ብቪድዮ ኣብ ዘመሓላለፍዎ መልእኽቲ ዝሰፈረ እዩ። ኣብቲ ካብ ዕለት 1 ክሳብ 5 መስከረም ኣብ ከተማ ዛምቦኣንጋ ኣብ ዝካየድ ዘሎ ናይ 5 መዓልታት ኣኼባ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ናይ ደቂ ኣንስትዮን ደቂ ተባዕትዮን ተሓጋገዝቲ ተልእኾን ተሓባበርትን ዝርከብዎም 233 ምስጉባት ሰባት ይሳተፉ ኣለዉ። እቲ ዋዕላ ውፉያት ሰባት ኣብ ዝቈሰለት ዓለም ትንቢታውያን መሰኻኽር ሰላም ኣብ ትሕቲ ዝብል መርሕ ቃል እዩ ዝካየድ ዘሎ። ክብርቲ እናቴ ብራምቢላ ተሳተፍቲ ብዛዕባቶም መሲሕና ቤተ መቕደስ ኣብ ዝቐረበሉ እዋን ዘለለይዎ ኣረጋውያን ዝኾኑ ስምዖንን ሃናን ክሓስቡ ዓዲመን። ንሳቶም ሓያላት ወይ ፍሉጣት ኣይነበሩን ዝበላ እናቴ ቢራምቢላ እንታይ ደኣ ትሑታት ጽቕታ ዝፈትዉ ለውሃት ዕጥቆም ዝፈትሑን ዕጥቂ ዘውርዱን ነቢያት እዮም ነይሮም ክብላ ገሊጸን። እቲ ዝነበሮም ቅሩብነት ከዓ ድሕነት ኣብቲ ብርቱዕ ሓይሊ ዘይኮነስ ኣብ ሓደ ተነቃፊ ህፃን ከለልዩ ኣኽኢልዎም እውን ኢለን። ብዛዕባ ስምዖን ክገልጻን ከለዋ ከመይ ጌርካ ከም ዝጽበ ዝፈልጥ ሰብ እዩ ነይሩ ብምባል ውፉያት ሰባት እውን ኣብ ዘየቋርጽ ምጽኣት ሓለውቲ ክኾኑን ነቲ መዓልታዊ ብፍላይ ከዓ ብንኣሽቱን ተኣፈፍትን ምልክታት ኣቢሉ ዝመጽእ ጐይታ ንቁሓት ክኾኑ ተማሕጺነን። ናብ ሃና ብምጥማት ከዓ ኣበይ እየ ዝነብር ዝብል ሕቶ ኣቕሪበን መልሲ ሃና ንጹር ምዃኑ ክብርት እናቴ ብራምቢላ ገሊጸን። ንሱ ኸዓ ኣብ ኣምላኽ ዝብል እዩ። ሕይወት ጸሎትን ጾምን ሃና ካብቲ ናብ ኣምላኽ ዘየምርሕ ኵሉ ነገር ናጻ ናይ ምዃን መንገዲ የመልክት። ጾም ካብቲ ፍቕሪ ሰላም ወይ ናይ ኣምላኽ ዘይኮነ ኵሉ ነገር ናይ ምኽሓት ተግባር ክኸውን ከም ዝኽእል ገሊጸን። ኣብ መንበር ጉባኤ ላዕለዎት ኣሕሉቕ ሰብ ውፍይወት ኣባሊና ግሬጎርዮ ኣብቲ ጉባኤ ኣብ ዘቕርብዎ ጸብጻብ እዛ ኣኼባ እዚ ድሕሪ ሓደ ዓመት ናይቲ ሕጎ ቆኖናዊ ጉባኤ ምምስራት ዝካየድ ዘሎ ናይ ምስማዕን ምስትውዓልን እዋን ምዃኑ ገሊጾም። ጉባኤ ላዕለዎት ኣሕሉቕ ሰብ ውፍይ ህይወት ንታሪኹ እሙን ክኸውን ከሎ ነቲ ኣምላኽ ዘምጽኦ ዘሎ ሓድሽ ነገር ድማ ክፉት ክኸውን ከም ዝግባእ ኣስሚሮምሉ። ዓብ ሓይልና እቲ ሕብረትና እዩ ብምባል እቲ ጉባኤ ስራሕ ቦርድ ወይ ቤት ጽሕፈት ጥራሕ ዘይኮነስ ናይ ኩሎም ኣባላት ንጡፍ ተሳትፎ ዝሓትት ሕብረት ምዃኑ ኣገንዚቦም። ወሳኒ ነጥቢ ክውስኹን ከለዉ ድማ ምንኩስናዊ ህይወት ካብ ቃልስን ቁስልን ተስፋን ህዝቢ ፊሊፒንስ ርሒቑ ክነብር ከም ዘይክእል ገሊጾም። ናይ ኣስተንትኖ ህይወትና ኣብ መወዳእታ ናብ ምትሕግጋዝን ሓድነትን ከብጽሓና ኣለዎ እውን ኢሎም። ኣብ መንበር ጉባኤ ላዕለዎት ኣሕሉቕ ሰብ ውፉይ ህይወት ወሲኾም ከም ዝገለጽዎ ስልጠና ምሉእ ህይወት ዝቕጽል ጉዕዞ ኮይኑ ንውፉያት ሰባት ካብ መባእታዊ ስልጠና ጀሚሩ ብዝተፈላለዩ ደረጃታት ጸዋዕታኦም ክሳብ ክንክን ኣረጋውያንን ሕሙማን ሰብ ውፉይ ህይወትን ዘጠቓልል ክኸውን ከም ዝግባእ ገሊጾም። ኣብ ቀዳማይ ዓመት እቲ ጉባኤ ዝተሰርሑ ንጥፈታት ንኣብነት ናይ ስልጠና መደባት ናይ ምክልኻልን ድሕነትን መሓውራት ከምኡ ውን ነቶም ተሳተፍቲ ኣባላት ማሕበረሰብ ውፉይ ህይወት ዝወሃብ ምላሽ ንምሕያል ከም ዝተኻየደ ጠቒሶም። ርክባት እውን ናይቲ ጉባኤ ተልእኾ ኣገዳሲ ክፋል እናኾነ ይመጽእ ከም ዘሎ ኣባ ሊኖ ግሬጎርዮ ገሊጾም። ዲጂታላዊ ዓለም ናይ ምርኻብ ቦታ እናኾነ ኣብ ዝመጸሉ ዘሎ እዋን ርክባትና ዝያዳ ዕላማ ዘለዎ ዝያዳ መሃሪ ከምኡ ውን ዝያዳ ወንጌላዊ ክኸውን ከም ዝግባእ ኣተሓሳሲቦም። እቲ ዋዕላ ተሳተፍቲ ኣብዛ ዝቖሰለት ዓለም ንክርስቶስ ከለልዩ ናይ ደቂ ሰባት ኣብያት ክሰምዑን ከም ትንቢታውያን ናይ ሰላም መሰኻኽር ኮይኖም ክቖሙን ብሓድሽ ተልእኾ ንቅድሚት ክጓዓዙን ዝዕድም እዩ። እቲ መደብ ብዛዕባ ፖለቲካውን ቤተ ክርስትያናውን ኩነታት ፊሊፒንስን ምክንኻን ፍጥረትን መሰል ተፈጥሮን ናይ ሰብ ውፉይ ህይወት መንፈሳዊ ውህበትን ከምኡ ውን ምሕደራ ብመሰረት እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዋ ግሩም ሰብኣውነት እትብል ዓዋዲት መልእኽቲ ዝድህስስ እዩ። ብተወሳኺ ኣብ ተልእኾ ዘሎ ናይ ሓባር ርክባትን ኩነታት ኣረጋውያን ሰብ ውፉይ ህይወትን ከምኡ ውን ክብርን ድሕነትን ዘለዎም ማሕበረሰባት ናይ ምፍጣር ቀጻሊ ብድሆታት ዘጠቓልል ምስትንታን የቕርብ። ተሳተፍቲ ምስቶም ኣብ ሃይማኖታዊ ዘተን ሕንፀት ሰላምን ምስ ደቂ ሰባት ምጓዓዝን ክንክን ፍጥረትን ማሕበራዊ ኣገልግሎትን ዝነጥፉ ኣካላት ናይ እምነት ዝርርብ ርክባት ክካይዱ እዮም። ናይ ሰላም ፌስቲቫልን ባህላዊ ምሸትን ነቲ ኣብ ዞምባ ወጋ ዘሎ ናይ ማሕበራት ሰብ ውፉይ ህይወት ብዙሕነትን ህውነትን ከልዕል እዩ። ኣብ መወዳእታ ናይ ምስንዳው ስነ ስርዓት ድማ ናይቲ ዋዕላ መግለጺ ብምጽዳቕን ንተሳተፍቲ ተልእኾ ብምሃብን ክዛዘም እዩ። ክብርቲ እናቴ ቢራምቢላ ነቲ ናይ ስምዖንን ሃናን ምስክርነት ምስቲ ዝረአን ስውርን ግጭታት ዘለዎ ዓለም ኣተሓሒዘን እዚ ግጭታት እዚ ኣብ መንጎ ሃገራት ዘሎ ውግኣት ጥራይ ዘይኮነ ኣብ ውሽጢ ማሕበረሰባትን ስድራ ቤታትን ልቢ ወዲ ሰብን ዘሎ ምክፍፋል ዘጠቓልል እዩ ብምባል ገሊጸን። ውፉያት ሰባት ናብዚ ቁስልታት እዚ ብቅብኣት ሰላም ክኣትዉ ከም ዝተጸውዑ ብምግላጽ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕጥቁ ዝፈትሐን ዕጥቂ ዘውርድን ሰላም ክህሉ ዘቕርብዎ ጻውዒት ብምድጋም ሰብ ውፉይ ህይወት ካብቲ ሰላምን ፍቕርን ዘይኮነን ካብቲ ካብ ኣምላኽ ዘይመጸ ኩሉ ነገርን ክጾሙ ዓዲመን። ስለዚ ድማ ነቶም ኣብ ዞምባ ወጋ ዝተኣከቡ ሰብ ውፉይ ህይወት እቲ ጻውዒት ብዛዕባ ሰላም ምዝራብ ጥራይ ዘይኮነስ ናይ ሰላም መሰኻኽር ክኾኑ እዩ። ትሑታትን ነቕዘይብላ ቃልቦ ዘለዎምን ኣብ ኣምላኽ ዝተሰረቱን ንተነቀፍቲ ወገናት ዝቐረቡን ከምኡ ውን ኣብዞም ናይ ሕጂ ተኣፈፍቲ ምልክታት ንክርስቶስ ንምልላይ ድልዋት ክኾኑን እዩ። ከም ስምዖንን ሃናን ንሳቶም እውን ንቁሓትን እሙናትን ክኾኑ ከምኡ ውን ዕጥቆም ዝፈትሑ ክኾኑ ዕዱማት እዮም። ናይ ዛልጽበርግ መንእሰያት ኦርኬስትራ ብናይ ሞዛርት ቫዮሊናት ኣብ ቫቲካን ሙዚቃ ኣቕሪቦም። እቲ ቤላ ሙዚቃ ዝተባሃለ ናይ ዛልጽበርግ መንእሰያት ኦርኬስትራ ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድሕር ምርኻቦም ኣብቲ ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ዝርከብ ታሪኻዊ ስቱድዮ ሬድዮ ቫቲካን ሙዚቃዊ ምርኢት ኣቕሪቦም። ነዚ ንምግባር ድማ ነተን ኣውስትርያዊ ኣዋህድ ሙዚቃ ሞዛርት ቅድሚ 250 ዓመታት ናብ ሮማ ዘምፅአን ክልተ ናይ ፈለማ ቫዮሊናት ተጠቂሞም። ዕለት ክልተ መስከረም ንጉጅለ መንስያ ዛልስበርግ ሙዚቀኛታት ኦርኬስትራ ቤላ ሙዚቃ ኣዝያ ፍሊት መዓልቲ ነይራ። እቲ ኣሰር ቮልፍጋንግ ኣማዴዎስ ሞዛርት ብምስዓብ ኣብ ኢጣልያ ዝገብርዎ ዝነበሩ ዑደት እቲ ናይ ቫቲካን ክፋሉ ብሃንደበት ዝተወደበ እዩ ነይሩ። ድሕሪኡ ድማ ዘይተጸበይዎ ህያብ ረኺቦም። ኣብ መወዳእታ እቲ ብዕለት ክልተ መስከረም ዝተገብረ ሓፈሻዊ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብተን ክልተ ናይ ፈለማ ናይ ሞዛርት ቫዮሊናት ሓንቲአን እታ ዳላ ኮስታ ዝተባህለት ሞዛርት ኣብ ቬና ኣብ ዝነበረሉ እዋን ዝጥቀመላ ዝነበረ ናይ ኮንሰርት ቫዮሊን ብኢዶም ሒዞማ። እቲ ዋና ናይዘን ቫዮሊናት ዝኾነ ትካል ሞዛርትም ነዛ ቫዮሊን እዚኣ ምስ ናይ ሞዛርት ናይ ንእስነት ቫዮሊን ብሓባር ናብ ሮማ ኣምጺእዎን ነይሩ። ሊኑስ ክሉንፐር ናይቲ ትካል ዋና ኣካያዲ ነቲ ህሞት ከምዚ ክብል ገሊጽዎ፣ ሃንደበታዊ ስምዒት ነይሩ። ብዙሓት ሰባት ከምዚ ዓይነት ተኣፋፊ መሳርሒ ንምሓዝ ኣይደፍሩን እዮም። ቅዱስ ኣቦና ግን ኣዝዮም ፍቁር ብምዃኖም ብኡን ብእውነታ ቫዮሊን ተቐቢሎማ። እዚ ታሪኻዊ ምትእስሳር እዚ ንዓና ዓብዪ ክብሪ እዩ። ከመይሲ እዚ ብሓደ መንገዲ ቮልፍጋንግ ኣማዴዎስ ሞዛርት ድሕሪ 250 ዓመታት ናብ ሮማ ከም ዝተመልሰ ዝቝጸር እዩ። ኣብ 1770 ወዲ 14 ዓመት ዝነበረ ሞዛርት ምስ ኣብኡ ሊዮፓልድ ናብ ኢጣልያ ኣብ ዝገበሮ ናይ መጀመርታ ዑደት ኣብ ቅድሚ ርእሰ ሊቃነ ጳጳሳት ክለመንት መበል 14 ሙዚቃ ተጻዊቱ ነይሩ። እቶም ኩሎም ትሕቲ 23 ዓመት ዝዕድሚኦም መንስያት ሙዚቀኛታት ብሰንኪ ምዕጻው ዓብ መንገዲ ካብታ ዝነብሩላ ኣሬዞ ተበጊሶም ንግሆ ሰዓት 2:30 እዮም ናብ ሮማ ኣትዮም። ድሕሪ ሒደ ሰዓታት ድማ ርእሰ ሊቃነ ጳጳሳት ናብቲ ቤተ ክርስቲያን ክኣትውን ከለዉ ኣብ ኣደባባይ ቅዱስ ጴጥሮስ ኮይኖም ነታ ናይ ለይቲ ንእሽቶ ሙዚቃ እትብል ናይ ሞዛርት ሙዚቃ ተጻዊቶም። ክሉምፕነር ወሲኹ ክገልጽ ከሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳትፎ መንስያት ዓብዪ ዋጋ ዝህቡ ሰብ ብምዃኖም እዚ ንዓና ፍሉይን ብሉፅን ኣጋጣሚ እዩ ክብል ገሊጹ። ድሕሪ ቐትሪ ብፍሉይ ዝተዳለዋ ናይ መመላለሲ ኣውቶቡሳት ነቶም ጉጅለን ሒደት ኣሰነይቲ መወልትን ንኣባላት ሮታር ሓዊሱ ናብቲ ኮንሰርት ዝካየደሉ ቀጠልያ ቁርባ ቫቲካን ኣደይባኦም። እቲ ቦታ ቀደም ናይ ርእሰ ሊቃነ ጳጳሳት መጽናዕቲ ስነ ከዋኽብቲ ዝነበረ ኮይኑ ሕጂ ግን እቲ ብ1929 ዝተመስረተ ሬድዮ ቫቲካን ንምቅራጽ ኮንሰርትታት ዝጥቀመሉ ኣዳራሽ ይርከቦ። ኣብቲ ኣጋጣሚ ናይ ቪየና ሊቀ ጳጳሳት ጆሴፍ ግሩዊልድ በዕሎም ክኢላ ኦርጋን ዝኾኑ እውን ብኣጋጣሚ ተረኺቦም ነይሮም። ብመሪሕነት ስቴፋን ዳቪድ ናይቲ ቤላ ሙዚካ ጉጅለ ስነ ጥበባዊ ዳይሬክተር እቲ ኦርኬስትራ መብዛሕትኡ ናይ ሞዛርት ዝኾነ ስራሓት ኣቕሪቦም። ጓል 10 ዓመት ዝኾነት ሽኳን ጂን በታ ሞዛርት ኣብ ንእስነቱ ዝጥቀመላ ዝነበረ ቫዮሊን ጌራ ዝተጻወተት በዛ ታሪኻዊት መሳርዒ ምጽዋት እንታይ ከም ዝስምዓ ምስ ተሓተት ከም በዕሉ ሞዛርት ዝኾንኩ ኮይኑ እዩ ተሰሚዕኒ። ኣዝየ እየ ተሓጒሰ፣ ነፍሲ ወከፍ ዜማ ድማ ድንቂ እዩ ኢላ። ጂን ኣብ ሻንሃይን ቻይና ዝተወልደት ኮይና ኣብ ገዛኣ ኣብ መዓልቲ ክሳብ 4 ሰዓት ትለማመድ። ወላዲታ እውን ክኢላ ፒያኖ ኮይና ኣብዚ ዑደት ኣሰንያታ። ከም ሓንቲ ብርክት ዝበለ ተመክሮ ዘለዋ ሙዚቀኛ እዛ ንእሽቶ ጓል ኣብ ቫቲካን ብምጽዋታ ዝኾነ ስጋት ኣይትራእየላን። ከምቲ ኣብ ገዛና ኣብ ሳሎን ኮይነ ዝለማመዶ ንቡር ኮይኑ እዩ ተሰሚዐኒ ክትብል እውን ገሊጻ። ኢዳ ጊለስበርገር ዝተባህለት ጓል 19 ዓመት መንሰይ ድማ ነቲ ሳልሳይ ክፋል ናይ ሞዛርት በታ ዳላ ኮስታ እትበሃል ናይ ኮንሰርት ቫዮሊን ተጻዊታ። ብርግጽ ኣዝየ ተሻቂለ ነይረ ክትብል ድማ ስምዒታ ገሊጻ። ወሲኻ ድማ ግን ኣዝየ እየ ተሓጒሰ፣ ምኽንያቱ ምስ ዝጉጅለ እዚ ምጽዋት ኣዝዩ ደስ ዘብል እዩ። ኣብዚ መላእ ኤውሮጳ ዝመሓላለፍ ዓብ ኮንሰርት ናይ ምጽዋት ዕድል ብምርካበይ ዓብዪ ምስጋና ይስምዓኒ ኢላ። ሬድዮ ቫቲካን ሓደ ካብቶም መሰረተ ኣባላት ናይ ማሕበር ፈነወ ኤውሮጳ ነቲ ናይቲ ኮንሰርት ቅዳሕ ካብ ፍርቂ መስከረም ጀሚሩ ንዅለን መሻርኽቱ እንደገና ንከመሓላለፍዎ ከቕርበለን እዩ። በዚ መንገዲ እዚ ድማ እቲ ቤላ ሙዚቃ ዝተባህለ ጉጅለ ናብ ሚልዮናት ሰማዕቲ ክበጽሕ እዩ። እቲ ጉጅለ ብፍላይ ንቫቲካን ኢሉ ሓደ ካብቲ ንቡር ልምዲ ናይ ክላሲካል ኦርኬስትራታት ዘይኮነ ስራሕ ተለማሚዱ ነይሩ። ንሱ ድማ ካብቲ ድምፂ ሙዚቃ ዝተባህለ ፍሉጥ ፊልም ዝተወስደ ክፋል እዩ። እዚ ድማ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ክብሪ ዝቐረበ ኮይኑ ንሶም እዚ ሓደ ካብቶም ዝፈትውዎ ፊልምታት ምዃኑ ገሊፆም ስለ ዝነበሩ እዩ። ንሶም በዚ ፊልም እዚ እዮም ዓብዮም ይብል ክሉምፕነር። እዚ ፊልም እዚ ኣብ ኣሜሪካ ኣዝዩ ፍሉጥ እዩ። ንርእሰ ሊቃነ ጳጳሳት እውን ምስ ህዝቢ ዝያዳ ዘቀራርብ ባህሪ ኣለዎ። እቲ ብ1965 ዝወፀን ጁሊ ኣንድሩስ ዝተዋስኣሉን ድምፂ ሙዚቃ ኣብ ዛልፅበርግ ዝነብሩ ዓብዪ ናይ ደርፊ ስድራ ቤት ዘርኢ ኮይኑ ክሳብ ሕጂ ኣሜሪካውያን ብዛዕባ ኦስትርያ ዘለዎም ኣረኣእያ ኣብ ምቕራፅ ዓብዪ ተራ ኣለዎ። እቲ ዘገርም ግን እዚ ፊልም እዚ ኣብ ባዕላ ኣብ ኦስትርያ ብዙሕ ፍሉጥ ኣይኮነን። ድሕሪ ምዝዛም እቲ ሙዚቃዊ ምርኢት እቲ ዑደት ሓደ ታሪኻዊ ህሞት ኣመስጊቡ ኣሎ። ሞዛርት ባዕሉ ናብ ሮማ ካብ ዝበጽሕ ድሕሪ 250 ዓመታት ሓንቲ ካብ ቫዮሊናቱ እንደገና ኣብ ኢድ ርእሰ ሊቃነ ጳጳሳት ኣትያ ትርከብ።
0: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ደድሕርቲ ኣብ ቀረባ እዋን ዘጋጠመ ምዕልቕላቕ ማይ ማሕበር ካሪታስ ኔፓል ኣስታት 4,000 ስድራ ቤታት ዝኾኑ ግዳያት ንምብጻሕ ኣገልግሎት ረድኤት እናወሰኸ ይኸይድ ከም ዘሎ ገሊጹ። ዋና ጸሓፊ ዓለምለኻዊ ማሕበር ካሪታስ ንሓባራዊት ቤትና ንምክንኻን ኣድላይ ዘበለ ኵሉ ክንገብር ኣሎና ብምባል ናብ ዓለምለኻዊ ማሕበረሰብ ጻውዒት ኣቕሪቡ። ኣብ ኣውራጃ ራስዋ ኔፓል ምዕልቕላቕ ማይ ካብ ዘጋጥም ሓደ ሰሙን ሓሊፉ ኣሎ። እቲ ናይ ቀረባ እዋን ጸብጻብ ከም ዝሕብሮ ልዕሊ 100 ሰባት ሕይወቶም ከም ዝሰኣኑ፣ ኣስታት 5,000 ዝኾኑ ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠ ተፈሊጡ ኣሎ። ማሕበር ካሪታስ ኔፓል ነቲ ዘድልዮም ነገራት ንምምላእን ነቶም እተጐድኡ ወገናት ደገፍ ንምሃብን ምግብን ኣድላይ ነገራት ካልእ ህጹጽ ረድኤት ንምልጋስን ኣብቲ ስፍራ ትርከብ ኣላ። ይኹን እምበር ብብርቱዕ ዝናም ዝዓነወ መንገድታትን ንገለ ካብቲ ተጐድአ ከባቢታት ንምብጻሕ ብጣዕሚ ኣጸጋሚ ኮይኑ ይርከብ። ንኣብነት ሓንቲ ጕጅለ ማሕበር ካሪታስ ብሰንኪ ጭቃ ዝመልኦ መንገድታትን ዝዓነወ ህንጻታትን ናብ ንዋኩት ንምብጻሕ ኣስታት 18 ሰዓታት ኣቢሉ ከም ዝወሰደላ ኣመልኪታ። እዚ ዅሉ ብድሆታት እናሃለወ ክንሱ ማሕበር ካሪታስ ኔፓል ኣብ ልዕሊ 50 ማሕበረ ሰባት ንዝርከቡ ግዳያት ድሉው መግብን ንኣስታት 1,000 ዝኾኑ ስድራ ቤታት ህጹጽ መዕቆብን ኣድላይ ኣቕሑ ገዛን ከምኡውን ናይ ጽሬትን ጥዕናን መሳርሒታትን ከምኡውን ብናይ ፀሓይ ፀዓት ዝሰርሕ መብራህትን ቻርጀራትን ካልእ መሳለጥታትን ከቕርቡ ክኢሎም ኣለዉ። ኣብ ርእሲ እዚ እውን እቲ ማሕበር ንኣስታት 4,000 ዝኾኑ ስድራ ቤታት ንምሕጋዝ ዘወፈዮ ሓገዝ እንደገና ንምውሳኺ ይዳሎ ኣሎ። ፈጻሚ ዳይሬክተር ማሕበር ካሪታስ ኔፓል ክብርቲ እናቴ ሴሲልያ ዱርጋሽ ሬስታ ኣብ ዝሃባኦ መግለጺ እቶም ጕጅለታት ምስ ኣከባብያውን ናይ ህጹጽ ረድኤት መሻርኽትን ካልኦት መርበባትን ከምኡውን ምስ ኮሚቴ ምሕደራ ሓደጋታትን ብምትሕብባር ነቶም ዝተመዛበሉ ወገናት ኣብ ምምጋብን ኢድ ንኢድ ተተሓሒዞም ይሰርሑ ኣለዉ ክብላ ኣመልከታ። ናብ በረኽቲ ስፍራታት ሃዲሞም ኣብዚ እዋን እዚ ምስ ዝኣንገድዎም ስድራ ቤታት ዝቕመጡ ዘለዉ ማሕበረ ሰባት ኣለዉ። ናብኦም ምብጻሕ ኣዝዩ ኣጸጋሚ እኳ እንተኾነ ቀረብ መግቢ እውን ይውድኣናኣሎ ክብላ እውን ዘለዎን ስክፍታ ገለጻ። ኣብዛ ኣጋጣሚ እዚ ነዞም ማሕበረ ሰብ ክብጻሕ ዝከኣለሉ እንኮ መንገዲ ብሄሊኮፕተር እዩ። እዚ ኸኣ ብዙሕ ጠለብ ዘለዎን ብቝጽሪ ውሱን ዝኾነ ምንቅስቓሳት እዩ። ነቶም ካብ ቦታ ናብ ቦታ ተመዛቢሎም ዝያዳ ድሕንነት ኣብ ዘለዎ ቦታ ክዕቀቡ ዝደልዩን ስድራ ቤታት ማሕበር ካሪታስ እውን ደገፍ ይህብ ኣሎ። እቲ ውድብ ብተወሳኺ ከም ናይ ጥረ ገንዘብ ሓገዝ ንስራሕ፣ ንክራይ ገዛ፣ ዑናታት ንምጽራይ፣ ንቈልዑ ግዜያዊ ናይ ትምህርቲ ኣገልግሎት ዝግበረሉ ቦታታት ምቕራብ ከምኡውን መነባብሮቲ ማሕበረሰብ ዳግም ንምሕዳስ ዝኣመሰለ ናይ ነዊሕ ግዜ ሓገዝ የዳሉ ኣሎ። ሰራሕተኛታት ማሕበር ካሪታስ ኔፓል ንኣስታት 56 ዝኾኑ ዘኽታማት ቈልዑ ኣብ ተጨቓጨቐ መዕቆቢ ከም ዝእለዩ ዘለዉ ብምርዳእ እቲ ማሕበር ድማ ኣብ ማሕበረሰብ ዳግም ክዕቀብሉ ዝኽእሉ ውሑስ ቦታ ብምንዳይ ክቕበሎም ሓሳብ ኣቕሪቡኣሎ። ዓለምለኻዊ ማሕበር ካሪታስ ከም ዘመልከቶ እቲ ኣብ ኔፓል ዘጋጠመ ዕንወት ዓሚቝ ዘይፍትሓዊ ተግባር ስነ ኣከባብያዊ ቅልውላዊ እዩ ዘርኢ ዘሎ። ሃገረ ኔፓል ካብ ዓለምለኻዊ መጠን ናይ ግሪንሃውስ ጋዛት ትሕቲ 0.1 ሚእታዊ ኣበርክቶ እትገብር እኳ እንተኾነት ማሕበረሰብ ሂማላያ ግን ምስ ስነ ኣከባብያዊ ኩነታት እተተሓሓዘ ሓደጋታት የጋጥሞም ኣሎ ክብላ ክብርቲ እናተ ሴሲልያ ኣብ ዓለምለኻዊ መዓልቲ ጸሎት ንምክንኻን ፍጥረት ኣብ ዘመሓላለፍዋዊ መልእኽቲ ገሊጸን። እቲ ናይ በረድ ግድብ ምስ ፈረሰ እቲ ቐላይ ናብ ፈለግ ቦተ ኩሺ ክውሕዝ ጀመረ። ብሃንደበት ማይን በረድን ፍርስራሳትን ተፈነዉ። እዚ ድማ ናባዕናዊ ምዕልቕላቕ ማይ ኣምርሐ። ተመራመርቲ ስነ ፍልጠት ከም ዝገለጽዎ እቲ እናወሰኸ ዝኸይድ ዘሎ ሙቐት ኣብ ሂማላያ ዘይምርግጋእ ከም ዘኸትል እውን ኣጠንቂቖም እዮም። ዓለምለኻዊ ማሕበር ካሪታስ ነቲ ኣብ ሃገረ ኔፓል ዘሎ ኩነታት መብዛሕትኡ ግዜ ኣብ ዓለምለኻዊ መጠን ካርቦን ዝተሓተ ኣበርክቶ ዝገብሩ ሰባት ካብቶም ብዛዓበዩ ሳዕቤናቱ ዝሳቐዩ ምዃኖም ንጹር መዘኻኸሪ እዩ ክብል እውን ይጠቅስ። ዋና ጸሓፊ ዓለምለኻዊ ማሕበር ካሪታስ ኣሊስታይር ዳንተ ብሰንክቲ ምዕልቕላቕ ማይ ዝሞቱን ዝተጐዱን ሰባት ዝተሰምዖ ሓዘን እውን ገሊጹ። ሓሳባትናን ጸሎትናን ምስ ኵሎም እቶም ዝሞቱ ወይ በዚ ምኽንያት እዙይ ዝሳቐዩ ዘለዉ ሰባት እዩ ዘሎ በለ። እዚ ዋና ጸሓፊ ኣስዒቡ ኣህጉር ኤውሮጳ ኣብ መላእ ናይዚ ዓመት እዚ ክረምቲ ብኸቢድ መጠን ሙቐት ትሓልፍ ከም ዘላ እውን ሓበረ። ኲላትና ነቲ ኣብ ከባቢና ዘሎ ስነ ኣከባብያዊ ዕንወት ኩነታት ኣየር ክንዋጽኣሉን ሓባራዊት ቤትና ንምክንኻን ኣድላይ ዘበለ ዅሉ ክንገብርን ቈራጽነት ክንገብር ኣለና በለ። ዳንተ ከም ዝገለጾ ነዚ ኩነታት እዚ ፍታሕ ዘይምርካብ ንዅላትና ብፍላይ ከኣ ነቶም ነዚ ህጹጽ ኩነታት ኣየር ንምፍጣር ብዙሕ ዘይገብሩ ህዝቢ ኔፓል ዝኣመሰሉ ሰባት ዘስካሕክሕ ዕንወት ክኸውን ይኽእል እዩ ብምባል ናብ ለውጢ ስነ ኣከባብያዊ ኣቓልቦ ምስሓብ ኣድላይ እዩ ክብል እውን ይምሕፀን። ንዅለንተን ካብ ካርቦን ብዝምንጩ ስርዓተ ጸዓት ረብሓ ዝረኽባ ዘለዋ ሃገራት ነቲ ሕጂ ኣብ ኩሉ ኩርናዓት ዓለም እንርእዮ ዘለና ቅልውላውን ጉድኣትን ሓላፍነተን ክቕበላ ሓደ ብድሆውን ኣቕረበ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس